0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: እዚ ትሰምዖ ዘለኹም ብሞባይል ኦንላይንን ሬድዮን ዝመሓላለፍ SBS ትግርኛ እዩ።
2: ፈለማ ንጥንታውያን ወነንቲ ናይዚ ሎሚ መደብና ንመሓላልፈሉ ዘለና መሬት ኣፍልጦ ክንንፈቱ SBS ትግርኛ ንህዝብታት ውራንጅርን ዋይ ውራንግን ናይ ሃገረ ኩሊንን ዕልፋትን ህልዋትን ዓበይቲ ዓዲ የኽብርን ንጥንታውያን ወነንቲ ሎሚ ካብ ሰምዖ ዘለኹምን ኩሎም መሬታት ደቀባት ኣቦርጅንን ህዝብታት መጻቦ ተረስን ኣፍልጦ ይህብ። ጀነራል ስብሓት ኤፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ወጥሪ ትግራይ ብዘተ ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪቃን ምጽውዖም ኤርትራን ግብፅን ኣብ ወደብን መጓዓዝያ ባሕርን ስምምዕ ምኽታመንን ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ዶላር 10 ቢልዮን ብር ይቕሬታ በጀት ምሕታቱን ንሎሚ ንፅብፅቦም ዜናታት እዮም። ሰላም ከመይ ትኾኑ ዝኸበርኩም ሰማዕትና። ካብዚ ካብ ስቱድዮ SBS ሜልበርን ኣውስትራልያ ንሎሚ ሶኒ 18 ጉንቦት 2026 ዘዳለናዮ መደባት ሒዝና ቀሪብና ኣለና። ኣብ ናይዚ ዓመት ፈደራል ባጀት ምትዕራያት ኣብ ቀረፅ ኣባይቲ ኣብ መንጎ ካሃስዮም ዝኽእል ኣውስትራልያውያን መነመን እዮም። መንግስቲ ነቶም ምቅያራት ክውጥኖም እንከሎ ኣባይቲ ንምግዛእ ዝቐለለ ዝኾነሉ ኩነታት ንምምሕያሽን ንመንሰይ ወለዶ እቲ መወዳደሪ ዕዳጋ ማዕረ ክኸውንን

0: ምግባርን ይብል ገለ ኪላታት ግን ሀብቲ ከኻዕብቱ ንዝፍትኑን ናብ ዕዳጋ ኣባይቲ ንዝኣትውን ዘይተደልየ ሳዕቤናት ክህልዎም ይኽእል ይብሉ ነዚ ዝምልከት ሓደ ትሕሶ ኣለና ፕሬዚደንት ዩኤስ ዶናልድ ትራምፕ እቲ ዝዓበየ ዋዕላ ኢሉ ንኢድዎ ኣብ መላእቲ ብዓብዪ ናይ ክብሪ ዝነበረ ዋዕላ ሚዛን ሓይሊ ኣብ መንጎቶም ክልተ መራሕቲ ይቕየር ምህላው ዘርእዩ ገለ ምልክታት ነይሮም ካብቲ ዋዕላ ዝተምሃርናዮም እንታይ እንታይ ነይሮም ዝብል ሓደ ትሕሶ ኣለና ኣብ መወዳእታ ኸ ኣብ መጻብቦ ሖርሙዝ መራኽብ ሕቡራት መንግስታት ኣሜሪካ ንመራኽብ ነዳዲ ኢራን ኣብ ሓደጋ ኣብ ዘተዋሉ ዘለዋን ፕሬዚደንት ትራምፕ ፍጹም ለውጢ ኣብ ዝጸልበሉ ዘሎን ኣብ ቱሶን ኣሪዞና ዩኤስ ዝኾነ ነገር ከም ዘይተፈጥረ ክመስል ንሃገራዊት ጋንታ ኩዕሶ እግሪ ኢራን ኢዶም ዘርጊሖም ዝቕበልዋ ሰባት ኣለዉ ይሻባሸቡ እውን ኣለዉ ቱሶን ትገብሮ ዘላ ምድላው እንታይ ይመስል ክንምልከቶ ኢና ነዚ ሰዓት ምሳኹም ዘምስ ኢብራሂም ዓልየ ሰናይ ምክትታል እናበልኩ ናብ ዜና ክዕልፈኩም ቀንዲ ነጥብታት ዜና ኣምባሳደር ኣውስትራልያ ኣብ ኔደርላንድስ ምስቶም ብሃንታ ቫይረስ ተጠቒዓ ካብ ዝነበረት መዛወሪት መርከብ ዝገዓዙ ኣውስትራልያውያን ተራኺቡ ቀዳማይ ሚኒስትር እስራኤል ቤንያሚን ኔታንያሁ ምስ ፕሬዚደንት ዩኤስ ዶናልድ ትራምፕ ብቕልጡፍ ክዘራርብ መደብ ሒዘ ይብል ኣብ ስኮትላንድ ኣብ መወዳእታ ግጥም ሰልቲክን ሃርትስን ደገፍቲ ንሜዳ ብምውራሮም ሕንፍሽፊሽ ተፈጢሩ ዝርዝራት ዜና ቀዳማይ ሚኒስትር እስራኤል ቤንያሚን ኔታንያሁ ምስ ፕሬዚደንት ዩኤስ ዶናልድ ትራምፕ ብቕልጡፍ ክዘራርብ መደብ ሒዘ ይብል ሚስተር ኔታንያሁ ብዛዕባ ጉዕዞ ቻይና ሚስተር ትራምፕ ካብኡ ክሰምዕ ትፅቢት ከም ዝገብር ድሕሪ ምግላጽ ብዛዕባ ኢራን እውን ክዛተዩ ምዃኖም ኣሚቱ እዚ ተወጢኑ ዘሎ ርክብ ዝመጽእ ዘሎ ጋዜጣ ኒውዮርክ ታይምስ ሰብ መዚ እስራኤልን ዩኤስን ኣብ ልዕሊ ኢራን መጥቃዕታት ክቕፅሉ ይዳለው ኣለው ኢሉ ድሕሪ ምፅብጻብ እዩ እቲ ፕሬዚደንት ዩኤስ ናብ ሎሚ ኣብ ዘውግሐ ነዚኦም ፀብጻባት ዘረጋግፅ ዝመስል ሓበሬታ ኣብቲ ማሕበራዊ መድረኹ ትሩት ሶሻል ለጢፉ ንኢራን እታ ቆፃሪት ሰዓት ትኸዶም እያ ዘላ እንተ ዝንቀሳቐሱ መሓሸ ወይ ድማ ዝተርፍ ነገር ኣይክህልዎምን እዩ ክብል ድማ ፅሒፉ ቀዳማይ ሚኒስትር ኣንቶኒ ኣልባነዚ ኣብ ናይ ደሴት ታዝሜንያ ወተሃደራዊ መደበር ዳውሲንግ ፖይንት ደረወንት ባራክስ ምብፃሕ ምብፍጻም እቲ ቦታ ክፍሊ ምክልኻል ዝነበረ ሓደስቲ ኣባይቲ ክህነፀሉ ክወሃብ ኢሉ እቲ ፈደራል መንግስቲ ነቲ ሰሜን ካብ ሆባርት ዝርከብ ቦታ ከም ኣካል ናይ ሓደ ዓብዪ ምምላስ ንብረታት ሓይልታት ምክልኻል መዲብዎ ፀኒሕ እዩ እቲ 31 ሄክታር ቦታ ንማሕበራውን ብዓቕሚ ዝኽፈሉን ክሳብ 1,000 ሓደስቲ ገዛውቲ ከካትት እዩ
1: They're all in good health and relatively good spirits. They've obviously been subject to a pretty difficult period on that cruise ship, as all the passengers have been.
0: እዚ ድምፂ ምናልባት ናይ ካልኦት ሕሶና ይክኸውን እቲ ቀዳማይ ሚኒስትር ኣብ ዘስምዖ ዘረባ ነብሲ ወከፍ ንፅል ዶላር ካብዚኦም ፕሮጀክትታት ዝተኣከበ ቀጥታ ናብ ምክልኻል ክድይ ክኸይድ እዩ ሓደስቲ ንብረት ክቐርበልናን ንመጻኢ ዘድልየና ክሽፍነልናን እዩ ሎሚ መንግስተይን መንግስቲ ሮክሊፍን ዝያዳ ኣባይቲ ክፉት ቦታን ትሕተ ቅርፂ ማሕበረሰብን ንምቕራብ ነቲ ቦታ ዳግማይ ከነምዓብሎን ክንቅይሮን ብሓባር ክንሰርሕ ተሰማሚዒና ምህላውና ክንገልጽ እንከለኹ ብሓጎስ እዩ እቲ መስርሕ ምምሕልላፍ ብውሕዱ 12 ዋርሕ ክወስድ እዩ እዚ ከምዚ ኢሉ እንከሎ ኣብ ሲድኒ ተሓዚ ሕሳብ መንግስቲ ጂም ቻልመርስ ሰልፊ ተቃውሞ ዘቕረቦ እማመ ግብሪ ኣብ ዝመፁ 10 ዓመታት 1.4 ትሪልዮን ዝኸውን ዕዳ ክፈጥር ወይ ከምፅእ እዩ ይብል ንሱ እቲ ብኣንገስ ሴለር ዝተዋህበ መልሲ በጀት ንሕፅረታት ባጀት ጠንቂ ዝኸውንን ንኣውስትራልያውያን ድማ 10ታት ቢልዮናት ዶላር ኣብ ወለድ ንዕዳታት ዘኽስሮምን እዩ ይብል
2: Every single dollar that's raised from any of these projects will go straight back into defense to provide us with the assets and support that we need going forward. Today I'm very pleased that my government and the Rockcliffe government have agreed to work together to redevelop and transform this site to provide more housing, open space and community infrastructure.
3: The difference last week was between a Labor government cutting taxes 5 times 3 different ways $2,800 a year for the average worker versus Angus Taylor with his
0: unfunded እቲ ፍልሊ ንጹር እዩ ኣብ መንጎቲ ዝሓለፈ ሰሙን ሓደ ብመንግስቲ ዝቐረበ ሰልፊ ሌበር ሕድገታት ግብሪ حمشعت في سلسة

ተወሳኺ ግዜ ተዋሂብዎ 8 ደቂቕ ምስ ተጻወቱ ደገፍቲ ስኮትላንዳዊት ጋንታ ሰልቲክ ንሜዳ ሰልቲክ ፓርክ ምስ ወረርዎ ናይ መወዳእታ ህሞታት ግጥም ሰልቲክ ኣንጻር ሃርትስ ናብ ሕንፍሽፍሽ ኣትዮም ሰልቲክ ንጽዋዕ ስኮትሽ ፕሪምየር ሊግ ኣብ ሞት ሰዓታት ናይዚ ወቕቲ ዝሓለፈ ቐዳም ካብ ኢድ ሃርትስ መንዚዖም ወሲዶማ ክልተ ሽቶታት ግጥም ኣብ ምዝዛሙ ኣመዝጊቦም ነታ ካብ ግላስጎው ዝኾነት ጋንታ 3-1 ክትዕወትን ኣብ ዝሓለፉ 15 ዓመታት መበል 14 ጽዋዓ ክትወስድን ገይሮም ኣለዉ ደገፍቲ ሰልቲክ ናይ መወዳእታ ፋጻ ቅድሚ ምንፋሓ ንሜዳ ወሪዶም ንተጻወትታ ካብ ከተማ ኤድምራ ዝኾነት መጋጥምታ ድማ ኣጥቂዖሞምን ኣጋፊዖሞምን ተባሂሉ ተጸብጺቡሎ ኣባላት ኣባል ሃገራዊት ጋንታ ኣውስትራልያ ሶከርስ ክኸውን ተስፋ ዘለዎ ካም ደቭሊንን ደቂ ጋንቱኡ ኣብ ጋንታ ሃርትስን ካብቲ ሜዳ ብቕልጡፍ ክወፁን ናብቲ ገለርያ ክውሰዱን ተገይሩ ካብቲ ስታድየም ድማ ዕጥቆም ከይቀየሩ ክወፁ ተገዲዶም እቲ ኩነታት ዘሕፍር መዓልቲ ንኩዕሶ እግሪ ስኮትላንድ ተባሂሉ ክስየም እንከሎ ደገፍቲ ሰልቲክ ግን ቅሩብ እውን እንተኾነ ዝተሰከፉ ኣይመስልን እዚ በቃ እቲ ዝበለፀ መዛዘሚ እዩ ካብ ነዊሕ ክንፅበዮ ዝፀናሕናዩ ክንደይ ዝኸፍእ ወቕቲ እዩ ነይሩ ኣብ ፕሪምየር ሊግ ዌስትሃም 14 ዓመታት ኣብ ፕሪምየር ሊግ ዓዲ እንግሊዝ ዝፀንሐትሉ እዋን ዳርጋ ዘብቅዐ ይመስል እዛ ካብ ለንደን ዝኾነት ጋንታ ሰንበት ብኒውካስል 3-1 ተሳዒራ ኣብ ዞና ምምላስ ታሕተዋይ ዲቪዥን ሬሊጌሽን ዞን ክትፀንሕ ተገዲዳኣላ ናይ መወዳእታ ግጥማ ዝመፅእ ሰንበት ኣብ ኦሎምፒክ ስታድየም ሜዳ ኣንጻር ሊድስ ዩናይትድ ክትገጥም እያ ዌስትሃም ሶሉስ ቶተንሃም ንቸልሲ እንተስዒራታ ምውራዳ ርጉፅ ክኸውን እዩ ኣቐዲሙ ሓለቓ ጋንታ ማንቸስተር ዩናይትድ ፖርቱጋላዊ ብሩኖ ፈርናንደስ ማዕረ ክብሮ ወሰን ዝኾነ 20 ሓገዛት ንሽቶታት ወይ ኣሲስትስ ድሕሪ ምሃቡ ዩናይትድ ንኖቲንግሃም ፎረስት 3-2 ክትስዕራ ሓጊዙ ማንቸስተር ኣንጻር ብራይተን ኣብ ዝህልዋ ናይ መወዳእታ ግጥም ነቲ ክብሮ ወሰን ናይ በይኑ ክገብሮ ዕድል ክህልዎ እዩ ሎሚ ሓደ ናይ ኣውስትራልያ ዶላር 71.28 ሳንቲም ኣሜሪካን ዶላር 53.53 ሳንቲም ፓውንድን 61.35 ሳንቲም ዩሮን ይሽረፍ ናይ ሎሚ ትንቢት ኩነታት ኣየር ምስ ንምልከት ድማ ፐርዝ ብኸፊል ደባን ክኸውን ዝለዕለ 23 ዲግሪ ሴንቲግሬድ ኣደላይድ ሓደ ወይ 2 ግዜ ክኻፍ እዩ ዝለዕለ 19 ሜልበርን ካፋታት ክህልው እዮም ዝለዕለ 17 ካምቤራ ሓደ ወይ 2 ግዜ ክኻፍ እዩ ዝለዕለ 17 ሲድኒ ብኸፊል ደባን ዝለዕለ 23 ብሪዝበን ካፋታት ክህልው እዮም ዝለዕለ 23 ኣስመራ ብሩህ ፀሓይ ክኸውን ዝለዕለ 28 ኣዲስ ኣበባ ብኸፊል ብሩህ ፀሓይ ዝለዕለ 27 መቐለ ድማ ደባን ክኸውን ዝለዕለ 28 እዚ ካብ ከተማ ሜልበርን ኣውስትራልያ ዝፍኖ ሬድዮ ስቤስ መደብ ትግርኛ እዩ ዜና ኣብዚ ተፈፂሙሎ ብዝተረፉ መደባትና ምሳና ክፀንሑ ደጊመ ይዕድም

0: sbs.com.au/audio.
1: ኣብ ናይዚ ዓመት ፈደራል ባጀት ኣብቶም ምትዕርርያት ንቐረፅ ኣባይቲ ኣብ መንጎ ክቕርቀሩ ወይ ክህሰዩ ዝኽእሉ ኣዮኖት ኣውስትራልያውያን እዮም። መንግስቲ ለውጥታት ኣብ ኔጌቲቭ ጊሪንግን ካፒታል ጌንስ ታክስን ኣባይቲ ንምግዛእ ዝቐለለ ዝኾነሉ ኩነታት ንምምሕያሽን ንመንሰይ ወለዶታት እቲ መወዳደሪ ዕዳጋ ማዕረ ክኸውን ንምግባርን ተባሂሎም ዝተወጠኑ እዮም ይብል። ገለ ክኢላታት ግን እዞም ምትዕርራያት ብተወሳኺ ነቶም ሃብቲ ከኸዕብቱ ዝፍትኑን ናብ ዕዳጋ ኣባይቲ ዝኣትውን ኣውስትራልያውያን ዘይተደልየ ወይ ከዓ ዘይተሓስቡ ሳዕቤናት ክህልዎም ይኽእል እዩ ብምባል የጠንቅቑ። ቁፅሮም እናዓበየ ዝኸይድ መንስያት ኣውስትራልያውያን ዋንነት ኣባይቲ ከረጋግፁ ድሮ ካብቲ ልሙድ ኣካይዶም ወፃኢ እዮም ዝሓስቡ ዘለዉ። ኣብ ካልኦት ግዛኣታት ዝርከቡ ክነብሩሎም መደብ ዘይብሎም ኣባይቲ ይገዝኡ፣ ኣብ ካልኦት ንብረታት እናዋፈሩ ድማ ነዚኦም የካርይዎም ወይ ድማ ተሕጃ ከዋህልሉ ምስ ቤተሰቦም ወይ ኣዝማዶም ይነብሩ። ገሊኦም ኣብ ፈደራል ባጀት 2026 ዝተገልጹ ምትዕርራያት ኣብ ኔጌቲቭ ጊሪንግን ካፒታል ጌንስ ታክስን ነቶም እናላዓሉ ዝኸዱ ዘለዉ ዋጋታት ኣብ ምዝሓሎም ክሕግዙ እዮም ኢሎም ተስፍዋት እንተኾኑ እኳ ካልኦት ውሑዳት ግን እዞም ሓደስቲ ፖሊሲታት ነቲ መንገዶም ናብቲ ዕዳጋ ክሓላልኾ ይኽእል እዩ ኢሎም ይፈርሑ። ወዲ 26 ዓመት ኣሌክሳንደር ክሊስደል ንመጻኢ ነፍሱ ከጣጥሓ ብምባል ብፃዕሪ ክሰርሕ ጸኒሑ። ምስድሩ እናነበረ ገለ ዝውህለልን ንወፍሪ ዝኸውንን ገንዘብ በይኑ እናቐመጠ።
2: I've diligently kind of worked from the age of kind of like 21 to 26.
1: ካብ 21 ክሳብ 26 ዕድመይ ዝኸውን ብትግሃት ሰሪሐ፣ መዓልታዊ ሰሪሐ፣ ኣቐሚጠን ኣውፊረን፣ ቅኑዕ ተግባር እየ ገይረ። ድሕሪኡ ናብ ከም ብርኪ ወይ ሼርን ወፍርታትን ኣትየ። ዝሓለፈ ዓመት ኣብ ሲድኒ መስርሕ ምግዛእ ሓደ ንወፍሪ ዝኸውን ኣባይቲ ጀሚሩ። ብመንገዲ ሓደ ኣማኻሪ ኣባይቲ ወይ ሞርጌጅ ብሮከር ቅድመ ምፅዳቕ ረኺቡ። ኣብ ውሽጢ ሰሙናት ድማ ኣብ ሓደ ጨረታ ወይ መሸጣ ኣባይቲ ክሳተፍ መደብ ኣለዎ። እንተኾነ ግን ኣብቲ ናይ ጉንበት ባጀት ዝተገልጹ ምትዕርራያት ኣብ ኔጌቲቭ ጊሪንግ ብቕፅበት ነቲ ናይ ምልቃሕ ሓይሉ ክቕንስዎ እዮም ይብል። ምስ ኣማኻሪኡ ድሕሪ ምዝርራቡ ድማ እቲ ኣባይቲ ዝሓሰቦ ድሕሪኡ ኣብቲ ክበፅሖ ወይ ዓቕሙ ዝኾነ ዋጋ ከም ዘይነበረ ርእዩ። ኔጌቲቭ ጊሪንግ ንኽሳራታት ኣብ ሓደ ዘውፍሮ ኣባይቲ ተጠቒሙ ነቲ ተቐራጺ ወይ ከዓ ግብሪ ዝኽፈሎ ኣታዊ ንምቕናስ ኩነተ ዓቕሚ ዋሕዚ ጥረ ገንዘብ ናይ ሓደ ኣውፋሪ ከመሓይሾ ይኽእል። እዚ እቶም ኣማኸርቲ ንምቕማር ልቓሓት እውን ክጸልዎ ይኽእል እዩ ዝብልዎ። ኣብ ትሕቲ እዚ ምትዕርራይ እዚ ረብሓ ድሕሪ ደጊም ንዝጸንሐ ወይ ከዓ ስሩሕ ኣባይቲ ዝገዝኡ ዓደግቲ ኣምልከቶምን እዩ፣ ግን ንሓደስቲ ዝተሃንጹ ኣባይቲ ፍቑድ ኮይኑ ክጸንሕ እዩ። ግብሪ ኣብ መኽሰባት ርእሰ ማል ወይ ካፒታል ጌንስ ታክስ እውን ካብ ሓምለ ዝመጽእ ዓመት ክቕየሩ እዮም። ኣብ ትሕቲ እቲ ቀደም ዝነበረ ኣሰራርሓ ሓደ ሰብ ንሓደ ዓመት ብውሕዱ ሒዞሞ ወይ ከዓ ወኒኖሞ ዝጸንሑ ሓደ ኣባይቲ ወይ ንብረት ምዝሸጡ እቲ ክኸፍልዎ ዝግብኦም ቀረጽ ኣብቲ 50% ዝኸሰብዎ ርእሰ ማል ወይ ካፒታል ጌን ጥራይ ይኸውን። እዚ ሓድሽ ኣሰራርሓ ነዚ ረብሓ ወይ ከዓ መኽሰብ ኣልዩ ወይ ኣልጊሱ ምስ ዝቕባበ ዝተኻኸል ኣሰራርሓ ኢንፍሌሽን ኢንደክስድ ሲስተም ከተኣታቱ እዩ። እንተኾነ ግን እቶም ዘለዉ ኣውፈርቲ ኣብ ትሕቲ እቲ ናይ ቀደም ኣሰራርሓ ድሮ ተዋህሊሉ ንዝጸንሐ መኽሰባት ግብሪ ክዕቅብዎ ወይ ክጥቀምሉ ክኽእሉ እዮም። እቲ ምቅያር ንኣባይቲ ጥራይ ዘይኮነ ንዅሎም ንብረታት ዝትንክፍ እዩ። ኣሌክሳንደር እቶም ምቅያራት ንሱ ኣበይ ቦታ ክገዝእ ዓቕሚ ክህልዎ

0: ነቶም ዝገበርዎም ለውጥታት መሊሶም ሞምን ኔጌቲቭ ጊሪንግ ዳግማይ ኣተኣታትዮምን። ስለዚ ኣነ እቲ ጽልዋ ኣብ ልዕሊ መጠናት ክራይ ዓብዪ ክኸውን ምዃኑ ክሕብረና ዝኽእል ነዊሕ ከይከድና ክንመሃረሎም ንኽእል ኣስተምህሮታት ዘለዉ ይመስለኒ። መንግስቲ ድማ በዚ ልክዕ ክህሉ ተስፋ ገብር። ኣብቲ $2 ኣብ ሰሙን ጥራይ ዘለዎ ግን ኣነ ጽልዋታት ኣብ ልዕሊ ክራያት ካብዚ ንላዕሊ ኣዝዮም ዝለዓሉ ክኾኑ ምዃኖም ይግምት። ነይት ፔድሮቲ ወዲ 29 ዓመት ኣብ ኣይቲ ክውንን ብምባል እናዋህለለ ምስ ሕፂቱ ኣብ ሜልበን ተኻርዩ ዝነብር ዘሎ እዩ። ተኽእሎታት ምውሳኽ ኣብ ገዛ ኽራይ ኣለው ኢሉ እንተኣመነ እኳ በቶም መንግስቲ ኣብቲ ባጀት ዝወሰዶም ስጉምትታት ግን ተተባቢዕ እዩ። ኣብ መንጎ ከማይ ዝኣመሰሉ ሰባት ናብቲ ዕዳጋ ከኣትዉ ዝፍትኑ ዘለውን እቶም ምናልባት ሳልሳይ ራብዓይ ወይ ሓምሻይ ኣባይቶም ዝገዝኡን ነቲ መዋዳደሪ ቦታ ቁሩብ ማዕረ ክኸውን ይገብሮ። ንሱ ንምርግጋእ ክፍሊታት ገዛ ኸራይ ኣብ ዝምልከት እቲ ግዛታዊ መንግስቲ ዝያዳ ሓላፍነት ክወስድ ተስፋ ይገብር። ኣካሬትን ወነንትን ክንደይ ክውስኹ ይኽእሉ ደረት ምግባር ንሸመቲ ናይ ፈለማ ኣባይቶም እዞም ለውጥታት ውድድራት ንስራሓት ኣባይቲ ክቕንስዎ ይኽእሉ እዮም። እንተኾነ ግን ንሓደስቲ ኣባይቲ ረብሓታት ኔጌቲቭ ጊሪንግ ወይ ኔጌቲቭ ጊሪንግ ቤነፊትስ ምስ ምህላው እዚ ነቶም ኣውፈርቲ ናብቶም ዕዳጋታት ክውሕዙ ወይ ክግዕዙ ክገብር ይኽእል እዩ። ስለዚ እቶም ለውጥታት ባጀት ጸቕጢ ኣብ ልዕሊ እቶም ፈለሞም ኣባይቲ ዝገዙ ሰባት ንታሕቲ ክወርድ ተባሂሉ እንተተወጠነ እኳ ለውለስ ምስ ዝያዳ ኣውፈርቲ ሕጂ ክወዳደሩሎም ዝግደድሎም ዘለዉ ቦታታት ዝኾኑ ሓደስቲ ኣባይቲ ኣብቶም ውፅእ ዝበሉ መንበሪ ከባቢታት ከተማታት ምፍሕፋሕ ዝፍጠረሎም ቦታታት ክኾኑ ይኽእሉ እዮም ትብል። ንኸም በዓል ኣሌክሳንደር ዝኣመሰሉ ወነንቲ ኣባይቲ ክኾኑ ድሌት ዘለዎም እቲ መጻኢ እንታይ ሒዙሎም ኣሎ ክትንቢ ብጣዕሚ ከቢድ እዩ። ከምዝመስለኒ ሕጂ ንዓይ ኣብ ዝመፁ ሒደ ተዋርሕ ናይ ወፍሪ ኣባይቲ ክገዝእ ድየ። ምናልባት ኣይመስለንን እቲ ዝበለፀ ስጉምቲ ንዓይ ሕጂ ህድእ ወይ ከዓ ምልስ ክብል እሞ እቲ ዕዳጋ ከመይ ዝተዓራረሎ ክርኢ እቲ ሓድሽ ቦርድ እንታይ ይመስል ምምልካትን ካብኡ ምብጋስን እዩ። ክቡራት ሰማዕትና ጀነራል ስብሓት ፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ወጥሪ ትግራይ ብዘተ ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪካን ምፅውዖም ኤርትራን ግብፅን ኣብ ወደብን መጓዓዝያ ባሕርን ስምምዕ ምኽታመንን ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ብር በጀት ምሕታቱን ንሎሚ ንፅብፅቦም ዜናታት እዮም ናብኡ ናብ ዝርዝሮም ከስግረኩም እየ።
1: ሰላም ዝዕናሃበልና ከመይ ቀኒኹም ክቡራት ተኸታተልቲ ስቤስ ትግርኛ ንሰዓት ተዳለዉ ዜናታት እንሆ ፍለማረስታቶም ክነቐድም። ኤርትራዊ ጀነራል ስብሓት ኤፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ተሓቢሩ። ወጥሪ ትግራይ ብድርድር ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪካን ፀዊዖም ኤርትራን ግብፅን ኣብ ወደብን ናይ ባሕሪ ትራንስፖርትን ስምምዕ ከቲመን ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ብር በጀት ከም ዝሓተተ ተሓቢሩ ዝብሉ ንሰዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም። ኤርትራዊ ጀነራል ስብሓት ኤፍሬም ካብ ዝነበሮ ኩነታት ሓውዩ ምምላሱ ተሓቢሩ። ነዊሕ እዋን ካብ ዓይኒ ህዝቢ ተኸዊሉ ዝፀንሐ ኤርትራዊ ጀነራል ስብሓት ኤፍሬም ተመሊሱ ተባሂሉ ኣሎ። እቲ ጀነራል ድሕሪ ነዊሕ እዋን ሕማም ሕጂ ሙሉእ ብምሉእ ሓውዩ ኣብ ፅቡቅ ኩነታት ጥዕና ይርከብ ክብሉ ናይ ኣስመራ ምንጭታት ገሊፆም ኣለዉ። ወጥሪ ትግራይ ብልዝብን ብሰላምን ክውዳእ ውድብ ሕቡራት ሃገራትን ሕብረት ኣፍሪካን ፀዊዖም። ሕብረት ኣፍሪካን ውድብ ሕቡራት ሃገራትን ናብ መንጎ መንግስቲ ኢትዮጵያን ፖለቲካዊ መራሕቲ ትግራይን ዝረአ ዘሎ ዘይምርዳእ ከም ዘሻቀሎም ብምግላፅ ክልቲኦም ወገናት ፍልልዮም ብሰላማዊ መገዲ ንምፍታሕ ኣብ ስምምዕ ፕሪቶርያ ዝተቐመጡ መሰረታዊ ስምምዕ ክጥቀሙ ፅኑዕ መተሓሳስቢ ኣመሓላሊፎም ኣለው። እዚ ፃውዒት ዝቐረበ ኣቦ ወንበር ኮሚሽን ሕብረት ኣፍሪካ መሓመድ ዓሊ ዮስፍን ናይ ስራሕ ዘመኑ ዘጠቓለል ዘሎ ዋና ፀሓፍ ውድብ ሕቡራት ሃገራት ኣንቶኒዮ ጉተሬዝን ኣብ ኣዲስ ኣበባ ብዘካየድዎ መበል 10 ኣህበራዊ ዓመታዊ ጉባኤ እዩ። ክልቲኦ መራሕቲ ድሕሪ እቲ ኣኸባ ብዘውፅዎ መግለፂ ኣብ ትግራይ ዳግማይ ዘንፀላሉ ዘሎ ወጥሪ ናብ ዝሸቐል ብርኪ ከም ዝበፅሐ መልኪቶም መብሪ ሂቦም ኣለው። ኣብዚ ጉዳይ ቅርኒ ኣፍሪካ ድሂቦም መግለፂ ዝሃቡ ሃገራት ኣንቶኒዮ ጉተሬዝን ኣብ ወንበር ኮሚሽን ሕብረት ኣፍሪካ መሓመድ ዓሊ ዮሲፍን እቲ ብምሕዳር 2022 ዝተፈረመ ውዕል ፕሪቶርያ ሙሉእ ብምሉእ ክትግበር ከም ዘለዎ ኣስሚሮም ኣለው። ብተወሳኺ ብሰንኪ ውዕል ፕሪቶርያ ዘይምፍፃሙ ኣብ መንጎ ሃገራት ዞባ ምብራቅ ኣፍሪካ ዝርአ ዘሎ ዘይምርዳእ ምሸቃሎም ብምግላፅ ክልቲኦም ወገናት ሕብረት ኣፍሪካን ውድብ ሕቡራት ሃገራት

0: ሃገራትን ዓለም ለኻዊ ትካላት ቅልውላዊ ቅድሚ ምኽሳቶም ብውህደት ንምክልኻል ዘካይድዎ ፃዕሪ ንምሕያል ተሰማሚዖም ነቲ ንኽልተ ዓመት ዝቐፀለ ኣዕናዊ ኩናት ዘብቅዐ ስምምዕ ፕሪቶርያ ፈረምቲ ዝኾኑ ወገናት ርክቦም ኣብዝሓለፉ ክልተ ዓመታት ብከቢድ እናተበላሸዎ ምምፀ እውን ኣዘኻኺሮም ኣለዉ እናገደደ ዝኸይድ ዘሎ ውጥረትን ዘይምርዳእን ንማሕበረሰብ ዓለም ዳግማይ ኣብ ስጋኣታዊ ዲኦ ይርከብ ክብሉ እውን ኣጠንቂቦም ኣለዉ ኤርትራን ግብፅን ኣብ ወደብን ናይ ባሕሪ ትራንስፖርትን ስምምዕ ከቲመን ኤርትራን ግብፅን ኣብ ኣስመራ ሓበራዊ መስመራ መራኸብን ምምዕባልን ምትእሳር ወደባት ኣብ ቀይሕ ባሕርን ንምሕያል ወግዓዊ ስምምዕ ምትሕባር መጓዓዝያ ባሕሪ ከም ዝፈረማ ማዕከናት ዜና ክልተን ሃገራት ገሊፀን ኣለዋ እቲ ምፍርራም ፕረዚደንት ኢሳያስ ኣፈወርቂ ኣብ ዝተረኸበሉ መቐበሊ ኣጋይሽ ደንደን እዩ ተኻይዱ ስምምዕ ብሚኒስትሪ መጓዓዝያ መራኸብታት ኤርትራ ብርሃነ ተስፋ ስላሰን ሚኒስትሪ ትራንስፖርት ግብፂ ሌተናል ጀነራል ካሚል ኣልወዚርን ዝተኸተመ እዩ እዚ ድማ ኣካል ናይቲ ሚኒስትር ጉዳይ ወፃኢ ግብፂ በድር ዓብደልዓቲ ናብ ኣስመራ ዝተጓዓዘን ኣካየዲ ስራሕ ብፅላታት መጓዓዝያ ፀዓትን ዕድናን ስራሕ ኩባንያታት እውን ዋና ኣካየዲ ስራሕ ዘጠቓለለ ላዕለዋይ ልኡክ ግብፂ ዘካየድዎ ውዕደት እዩ ንምፋረቕ ዝሓለፈ መያዝያ ኣብ ግብፂ ምብዛሕ ዘካየደ ሓላፊ ቁጠባዊ ጉዳያት ግደፍ ሓጎስ ግብሪ ህወት ዝመርሖ ልኡክ ኤርትራ ምስ ግብፃውያን ሚኒስትራት ወፃኢ ወፍሪ ንግድን ኢንዳስትሪን መጓዓዝያ ኤሌክትሪክሲትን ፀዓትን ሕርሻን መሬትን ከምኡን ሓለፍቲ ትካላት ባንክን መድሃኒትን ተራኺቡ ከም ዝተዘራረበ ዝዝከር እዩ ሚኒስትር ዓብዱልፋጢ ኣብቲ ምስ ፕረዚደንት ኢሳያስ ኣፈወርቂ ኣብ ዝነበሮ ዝርርብ ካይሮ ንላዕላውነትን ግዛኣታዊ ሓድነትን ኤርትራ ዘለዋ ደገፍ ደጊሙ ኣረጋጊፁ ኣሎ ፕረዚደንት ኢሳያስ ኣፈወርቂ ብወገኑ ኤርትራ ምስ ኩባንያታት ግብፂ ኣብ ፅላታት ፀዓታት መጓዓዝያን ዕድናን ሓበራዊ ልምዓታዊ ፕሮጀክትታት ክሰርሕ ደልቱ ምዃና ገሊጹ ኣሎ ክልቲኦም ሚኒስትራት ጉዳያት ወፃኢ እውን ዘበይኖም ዝርብ ከም ዘካየዱ ዝተዘረኸበ ሓበሬታ ኣመልኪቱ ኣሎ ሚኒስትሪ ጉዳይ ወፃኢ ኤርትራ ዑስማን ሳልሕ ኣብ ቅርና ኣፍሪካ ተሃዋሲ ዞባዊ ምዕባለ ዝበሎ ኣብ ግምት ብምእታው እቲ ዑደት ትርጉም ዘለዎ ምዃኑ ኣነፂሩ ኣሎ ቦርድ መረፃ ኢትዮጵያ ተወሳኺ 10 ቢልዮን ብር በጀት ሓቲቱ ቦርድ መረፃ ኢትዮጵያ ክልተ ሰሙን ዝተረፉ ሓፈሻዊ መረፃ ዝኸውን ተወሳኺ 10 ቢልዮን ብር በጀት ከም ዝሓተተ ተሰሚዑ ኣሎ እቲ ቦርድ ነዚ ተወሳኺ በጀት ዝሓተተ ቅድሚ ሒደት መዓልትታት ንቀዋሚ ኮሚቴ ትልሚ ባጀትን ፋይናንስን ባይ ተወከልቲ ህዝቢ ኢትዮጵያ ፀብጻብ ኣብ ዘቕረበሉ ምዃኑ ጋዜጣ ሪፖርተር ፀብፂቡ ኣሎ እዚ ናይ ተወሳኺ ባጀት ሕቶ ተቐባለ እንተረኺቡ ጠቕላላ ባጀት ናይቲ ቦርድ ናብ 20 ቢልዮን ብር ክብ ክብል ምዃኑ ተሓቢሩ ኣሎ እቲ ቦርድ ተወሳኺ ባጀት ዝሓተተሉ ምክንያት ኣብ ገለ ከባብታት ኢትዮጵያ ብሰንኪ ፀገማት ፀጥታ ውፅኢት ምርጫ ክልዓሉ ዝኽእሉ ግጭታትን ሓደጋታትን ስለ ዘሎ እቲ ናይ ግንቦት መረፃ ከይካየድ ይኽእል እዩ ክብል ስግኣት ከም ዘለዎ ብምምልካት ነዚ ንምሕላፍ ከም ዝኾነ እዩ እቲ ፀብጻብ ኣመልኪቱ ዘሎ እቲ ቦርድ ፀብጻብ ኣብ ዘቕረበሉ ናይ ተቃዋሚ ኮሚቴ ኣኼባ ውልቃዊ መራኸቢ ሓፋሽ ከይርከባ ተኸልኪለን ከም ዝነበረ እውን ኣብቲ ፀብጻብ ተጠቒሱ ኣሎ
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበጽሕዎ መርበብ ሓበሬታ ይኹን እዋናዊ ዜናታት ዛዕባታትን መዘናግዒታትን ኣብ sbs.com.au/tigrinya ርኽቡ sbs ትግርኛ ምስማዕ ዓጊብኩምሉ ዶ ኣብ ፌስቡክና ኣቲኹም እቲ ዝርርብ ቀጽልዎ ሓሳብኩም ኣካፍሉን ላይክ ግበሩናን sbs ትግርኛ ኣብ ፌስቡክ
3: ኣብ መላእቲ ብዓብዩ ናይ ክብሪ ዋዕላ ዝነበረ ሚዛን ሓይሊ ኣብ መንጎቶም ክልተ መራሕቲ ይቕየር ምህላው ዘርእዩ ገለ ምልክታት ነይሮም ፕሬዚደንት ዩናይትድ ስቴትስ ዶናልድ ትራምፕ ዝዓበየ ዋዕላ ኢሉ ንኢድዎ ኣብ ክውንነት ግን እቲ ናይ ትሕቲ 48 ብልጭልጭ ዝበዝሑ ሰዓታት ኣብ ቻይና ሒደት ውፅኢታት ጥራዮም ኣምፂኦም ዝኾነ ውፅኢት ክህሉ ዝነበሩ ትፅቢታት ኩሉ ግዜ ትሑታት እዮም ነይሮም እንተኾነ ግን ኣብቲ ልዑል ኣገዳስነት ዝነበሮ ዋዕላ ዝረኣናዮ ንዝምድና ዩኤስ ቻይና ንዝመፅእ ኣዋርሕን ዓመታትን ክቐርፆ እዩ ካብቶም ኣብኡ ዝተምሃርናይ ምንባር እዞም ዝስዕቡ ይርከብዎም ቻይና ንሰሙናት ኣብዚ ዋዕላ ታይዋን እታ ዝለዓለት ቀዳምነታ ክትከውን ምዃና ከተአንፍት ጸኒሐ እያ ኩነታት እታ ደሴት ኩሉ ግዜ መጋጨው ነጥቢ ኣብ መንጎ መንግስታት ዩኤስን ቻይናን ምስኮን እዮም። ቻይና ንታይዋን ኣብ መወዳቱ ኣብ ትሕቲ ቁፅፅር ክትኣቱ ዝኾነት ኣብዚ እዋን በዕላት መሓደር ክፍሊ ሃገር ወይ ዞባ እያ እያ ትብል። ሕቡራት መንግስታት ኣሜሪካ ድማ ነቲ ቻይና ትብሎ ከይከውን ንምክልኻል ካብ ነዊሓት ሒዛ እታ ብንፅል ዝለዓለት ኣቕራቢት መሳርሒታት ኩናት ንታይዋን ኮይና ጸኒሓ እያ። ኣብዚ ሰሙን እዚ ግን ነዚ ፕሬዚደንት ቻይና ሺ ጂንፒንግ ሓደ ስጉምቲ ኪንዩ ወሲድዎ። ካብ ሕጂ ንድሓር እቲ ዝለዓለ ኣገዳሲ ረቑሒ ኣብ ዝምድና ዩኤስ ቻይና እቲ ከመይ ጌይራ ዩኤስ ምስ ታይዋን ትራኸብ ወይ ነቲ ዝምድና ትሕዞ ዝብል እዩ ክብል ብግልፅን ብንፅርን ገሊጹ። ሕቶ ታይዋን እቲ ኣዝዩ ኣገዳሲ ጉዳይ ኣብ ዝምድና ቻይና ዩኤስ እዩ ክብል ሺ ንትራምፕ ነጊርዎ ብመሰረት ሓደ ጽሑፍ ሚኒስትሪ ጉዳያት ወፃኢ ቻይና። ብግቡእ እንተተታሒዙ እቲ ክልታዊ ዝምድና ሓፈሻዊ ምርግጋእ ክህልዎ እዩ። ብሕማቕ እንተተታሒዙ ግን ክልቲአን ሃገራት ክጋጭዋ ወይ እውን ክዋጋየን ንመላ ዝምድና ዩኤስ ቻይና ኣብ ሓደ ኣመና ሓደገኛ ኩነታት ክእትዎ እዩ። ድሒሩ ኣብቲ መዓልቲ ርድኢቱ ብዛዕባ እዚ ምስ ተዓተተ ትራምፕ ዋላ ሓደ ከይብል መሪጹ። ስቕታኡ ከም ሓደ ዓወት እዩ ተራእዩ ኣብ ታይዋን። ካብ ጽሑፍ ወጻኢ ብምኻድ ከይተፈለጦ ንመርገጺ ዩኤስ ኣብታ ደሴት ከይቅይሮ ናብቲ ዋዕላ ክኸይድ እንከሎ እቲ ስጋኣት ወይ ፍርሒ ልዑል ነይሩ። እቶም ዘሰኒይዎ ሓለፍቲ ኣሜሪካ እውን ንዘረባታት ሺ ከነኣንሱ ተላይኾም። ክሳብ ሎምን ክሳብቲ ኣብዚ ሎሚ ዝነበረና ርክብን ፖሊሲ ዩኤስ ኣብ ጉዳይ ታይዋን ኣይተቐየረን ክብል ጸሓፊ ጉዳያት ወጻኢ ዩኤስ ማርኮ ሩቢዮ ገሊጹ። እቲ ጉዳይ ተላዒሉ ነይሩ እዩ። ብወገኖም ኩሉ ግዜ የልዕልዎዮም። ኩሉ ግዜ መርገጽ ኢና ደጊምና ኣነጺርና ናብ ካልኦት ኣርስታት ንሰግር ክብል ከኣ ወሲኹ። እንተኾነ ግን ቻይና መርገጺያ ኣነጺራቶ እያ። ቀጻሊ ደገፍ ዩኤስ ንታይዋን ንሓደ ካብቶም ኣዝዮም ኣገደስቲ ንግዳዊ ዝምድናታት ኣብ ሓደጋ ከውድቖ ይኽእል እዩ። ዩኤስ 2.9 ቢልዮን ዶላር ኣውስትራልያ ጥማር መሳርሒታት ኩናት ንታይዋን ኣብ ታሕሳስ ዝሓለፈ ዓመት ኣጽቓትላያ። ክሳብ ሕጂ እቲ ዝዓበየ እዩ። እንተኾነ ግን ትራምፕ ገና ናይ መወዳእታ ፈቓዱ ስለ ዝሃበሉ ዝበጽሐሉ እዋን ደው ኢሉ እዩ። እቶም መሳርሒታት ኣብ መወዳእትኡ ታይዋን ክበጽሑ ድዮም ኣይፋልን። እቲ ቐዳማይ ሓቀኛ ፈተና ፈኸራ ፕሬዚደንት ሺ ጽልዋ ክህልዎን እዩ ኣይክህልዎን ዝብል ክኸውን እዩ። ትራምፕ ነታ በብግዜኡ ምትእመማና ዝውስኽ ዘሎ ቻይና ኣኽብሮት የርኢ። እቲ ዋዕላ ዓብዪ ምክብባር ዝነበሮ እኳ እንተነበረ ሚዛን ሓይሊ ኣብ መንጎቶም ክልተ መራሕቲ ይቕየር ምህላው ዘአንፍቱ ገለ ህሞታት ነይሮም እዮም። ሺ ቀይሕ ምንጻፍ ዘርጊሑ ትራምፕ ክብሪ ዝረኸበ ኮይኑ መታን ክስምዖ ብዙሕ ሰሪሑ እዩ። ምክትል ፕሬዚደንቱ ኣብ መዓርፎ ነፈርቲ ክቕበሎ ብምልኣኽ ኣብ ዑደት ገዳም ገነት ወይ ቴምፕል ኦፍ ሄቨን ባዕሉ ኣሰኒይዎ ብምኻድን ነቲ ብዝለዓለ መጠን ምስጢራዊ ዝኾነን ንሱን ካልኦት ላዕለዎት ሓለፍቲ ኮሙኒስታዊ ሰልፊ ቻይናን ዝነብሩሉ ቀጽሪ ዦናንሃይ ኮምፓውንድ ክበጽሕ ብምፍቃድን። እንተኾነ ግን ሺ መጠንቀቕታታት ንትራምፕ ክህቦ ኣይፈርሕን። ኣብ ጉዳይ ታይዋን ጥራይ ዘይኮነ ኣብ ሳዕብን ዘይምትሕብባር እውን ዝምድናታት ቻይና ዩኤስ ሎሚ ኣብ ዓለም እቲ ኣዝዩ ኣገዳሲ ክልታዊ ዝምድና ምዃኑ ተሰማሚዕና ኢሉ ሺ ኣብቲ ንኽብሪ ፕሬዚደንት ትራምፕ ዝተዳለወ ናይ ድራር እንግዶት ክዛርብ እንከሎ ብጽቡቕ ጥራዮም ክተሓዙ ዘለዎም ክተናኸፉ የብሎምን። ክልቴን ሃገራት ምስዝተሓባበራ ክልቴን ይኸጽባ፣ ኣብ ዝበኣሳሉ ድማ ክልቴን ይሰቐያ ክብል ብንጹር ገሊጹ። ብኣንጻሩ ግን ትራምፕ ዘይተለምደ ተኣዲቡ ነይሩ። ኣብ መላእቲ ዋዕላ ቃኑ ኣወንታዊ ገይሩ ክሕዞ ዝቕንዞ ዝነበረ ይመስል። ትራምፕ ብተደጋጋሚ ብዛዕባ እቲ ምዉቕ ኣቀባብላ ዝተገብረሉ ኣድኒቑ ናብ ከሰሓሕቡ ዝኽእሉ ነጥብታት ክኸይድ ኣብዩ። ኣብ ግርማን መልክዕን ሺ እውን ዝተደነቐ ይመስል ነይሩ። ናብ ሆሊውድ ከድኩም ንሓደ መራሒ ቻይና ኮይኑ ክዋሳእ ኣብ ሓደ ፊልም እንተደሊኹም ንሱ ቀንዲ ተዋሳኢ ይኸውን ኢሉ ትራምፕ ንሺ ብምድናቕ፣ ኣካላዊ ትርኢት እውን እንተኾነ ጽቡቕ እዩ፣ ነዊሕ እዩ፣ ኣዝዩ ሓለንጋይ። እዚ ዅሉ ንጹር ፍልሊ ካብቶም ትራምፕ

0: ኮይኖም ንኽጸንሑ እውን ጽኑዕ ድሌት ወይ ከዓ ተወፋይነት የለን። እንተኾነ ግን እዚ ርክብ ኣብዚ ዓመት ካብ ዝተመደቡ 4 ሓደ ጥራዩ ክኸውን ተባሂሉ ቅድሚ ናብ ዓዱ ምምላሱ ትራምፕ ንሺ ኣብ መወዳእታ ወርሒ መስከረም ምብጻሕ ክገብር ዕድመ ኣቕሪቡሉ ኣሎ። ንሱ እውን ተቐቢልዎ ኣሎ። ክሳብ ሽዑ ግን እቲ ዝበለጸ ተስፎም እዚ ሓድሽ ተኣፋፊ ምርግጋእ ክጸንዕ እዩ።
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ። ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። sbs ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም።
0: ኣብ መወዳእታ ድማ ክቡራት ሰማዕትና፣ ኣብ መጻብቦ ሆርሙዝ መራኸብ ሕቡራት መንግስታት ኣሜሪካ ንመራኸብ ነዳዲ ኢራን ኣብ ሓደጋ የውደቐን። ፕሬዚደንት ትራምፕ ድማ ኣብ ሃገሩ ፍጹም ዓወት ይጠልብ። ኣብ ቱሶን ኣሪዞና ዩኤስ ግን ዝኾነ ነገር ከም ዘይተፈጥረ ክመስል ንሃገራዊት ጋንታ ኩዕሶ እግሪ ኢራን ኣብ ዋንጫ ዓለም ክትሳተፍ ክትመጾምን ከላን መደበራ ኣብኡ ክትገብሮም ከላን ኢዶም ዘርጊሖም ክቕበልዋ ይሻባሽቡ ኣለዉ። ቱሶን ትገብራ ምድላው ትገብሮ ዘላ ምድላው እንታይ ይመስል ቀጺልና ክንምልከቶ ኢና። ሰናይ ምክትታል። ኣብ መጻብቦ ሆርሙዝ መራኸብ ሕቡራት መንግስታት ኣሜሪካ ንመራኸብ ነዳዲ ኢራን ኣብ ሓደጋ የትወን። ፕሬዚደንት ዩኤስ ዶናልድ ትራምፕ ድማ ፍጹም ዓወት ይጠልብ። ኣብ ቱሶን ቴክሳስ ግን ከምዚ ዝኾነ ነገር ዘይተፈጥረ ክመስል ንሃገራዊት ጋንታ ኩዕሶ እግሪ ኢራን ክቐበሉ ይሻባሸቡ ኣለዉ። ዝዓበየ ስፖርታዊ ውራይ ዓለምና ዝኾነ ዋንጫ ዓለም ፊፋ ኣብ ዩኤስ፣ ሜክሲኮን ካናዳን ዝመጽእ ወርሒ ምስ ተኸፍተ እታ ከተማ ፈልፋሊት ስልጣነ ኣብ በረኻ ኣሪዞና ደዘርት ኮይና መበገሲ መደበር መዓስከር ንጋንታ ሜሊ ክትከውን እያ። ኣብዚ ከነ እንግዶም ብጣዕሚ ተሓጒስና ኢና ዘለና። ኣወንታዊ ተመክሮ ድማ ክንህቦም ኢና ዝበለት ሳራ ሃና ኣካያዲት ናይቲ እታ ሃገራዊት ጋንታ ክትለዋመደሉ ዝኾነት

ራችንን የምናስተልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ግንቦት 10/2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ረቡዕ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። አገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። አገርኛ ሪፖርት ኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ 10 ቢሊዮን ብር የሚጠጋ በጀት መጠየቁን ቀዳሚ ትኩረቱ አድርጓል። በማህበረሰብ ለማህበረሰብ ዝግጅታችን ኢትዮጵያውያን ማህበር በቪክቶሪያ ፕሬዚደንት ዶክተር ተስፋዬ ይግዛው ማህበሩ ስለምን የቀብር ስፍራን ለማግኘት እየጣረ እንዳልና የሽሮና በርበሬን ወደ አውስትራሊያ ማስገባት አስመልክቶ ያሉ ብዥታዎችን አንስተው ያስረዳሉ። በረቡዕ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮን የፌዴራል በጀት አስመልክቶ ያካሄድነው ቃለ ምልልስ ይዘን ቀርበልን። በመጪው ሳምንት ዝግጅታችን በአማርኛ ሰዋሰውና እንዲሁም ትዝብትና ተስፋ የግጥም መጽሐፍ ደራሲ ኤሜሬትስ ፕሮፌሰር ባየ ኢማም ጋር ያካሄድነው ቃለ ምልልስ ይቀርባል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። የዓለም ጤና ድርጅት የኢቦላ ወረርሽኝን በዓለም አቀፍ አጣዳፊ ክስተትነት ፈረጀ። በኩዊንስላንድ ተጨማሪ የቤት ግንባታዎች እንደሚካሄዱ የፌደራል በጅሮን ጂም ቻልመርስ አስታወቁ። የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የዓለም ጤና ድርጅት የኢቦላ ወረርሽኝ በኮንጎ ሪፐብሊክ 88 ሰዎችን ለሞትና 336 ሰዎች በህመም መጠቃትን አያይዞ በዓለም አቀፍ አጣዳፊ ሁኔታነት ፈረጅቷል። ቡንዲ ቡንጃ በህመሙ ከተጠቁት ውስጥ የገሚሶቹን ህይወት መቅጠፍ የሚችል ሲሆን በአሁኑ ወቅት የመከላከያ ክትባት የለውም። ቫይረሱ ወደ ኮንጎ ሪፐብሊክ መዲና ጎማ የተዛመተ ሲሆን ድንበር ተሻግሮም ወደ ጎረቤት ዩጋንዳ ዘልቆ አንድ ህይወት ቀጥፏል። የጎማ ነዋሪ የሆኑት ኤሊያን ቢስማዋ የከተማይቱ ነዋሪዎች ፍርሃት ያደረባቸው መሆኑን ሲገልጡ
1: In truth, we're truly afraid of this Ebola epidemic.
0: እንደውነቱ ከሆነ ይህን የኢቦላ ወረርሽኝ ፍርሃት ሰድሮብናል። ስለ ኢቦላ ስንሰማ በርካታ አመታት ሆኖናል። በመጀመሪያ በኢኳተር አውራጃ፣ ቀጥሎ በሰሜን ኪቡ፣ አሁን ደግሞ ጎማ ላይ። ስለውነቱ ይህ ልብ ሰባሪ ነው። መንግስት ተገቢ እርምጃዎችን እንዲወስድ እንጠይቃለን። ስለምን እኛ ምን ማድረግ እንዳለብን አናውቅምና በስጋት ውስጥ መሆኑ ችግር መሆኑ ሳይንስ አሁን ደግሞ ህመሙ ታክሎበታል ብለዋል። የዓለም ጤና ድርጅት ወረርሽኙ አስከትሏቸዋል ተብለው ከተነገሩት ማቾችና ህመምተኞች ቁጥሩ የበለጠ እንደሚሆን ያለውን ግምት ገልጧል። የወረርሽኙን መስፋፋት ለመግታትም ሉላዊ ጥረቶች እንዲደረጉ ጥሪ አቀርቧል። የፌደራል በጅሮንድ ጂም ቻልመርስ በህዝብ አስተያየት ስብስብ ቤታቸው ተቀባይነት የ52% ተቃውሞ እንደገጠመው መገለጥን ተከትሎ በዛሬው ዕለት ለመጀመሪያ ጊዜ ቤት ገዢዎች የተመደቡት 21,000 ቤቶችን አክሎ 50,000 ቤቶችን እንደሚገነቡ አስታውቋል። ዶክተር ቻልመርስ የተወሰኑ የአውስትራሊያውያን በበጀቱ የተገለጡ ለውጦችን አስመልክቶ ጠንካራ ታዮች ያላቸው ቢሆንም

0: የእሳቸው የሥራ ኃላፊነት በርካታ አውስትራሊያውያን ለቤት ባለቤትነት ለማብቃት አስቸጋሪ ውሳኔዎችን መወሰን እንደሁ አመላክተዋል። እንዲያም ሆኖ በሕዝብ አስተያየት ስብስቡ ጠቅላይ ሚኒስትር አንቶኒ አልባኒዚ የ46% ድጋፍ በማግኘት የተቃዋሚ ቡድን መሪ አንገስ ቴለርን በቀዳሚነት የመሩ ነው። እስራኤልና ዩናይትድ ስቴትስ ተከትሎ ለኢራን ጦርነትን መግታት ተከትሎ አዲስ ጦርነት ለመቀጠል ዝግጅት ላይ መሆናቸውን የሚያመለክቱ ሪፖርቶች እየወጡ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፕሬዚደንት ዶናልድ ትራምፕ ጋር በጉዳይ ላይ ለመምከር መሰናዶ ያደረጉ መሆኑን የገለጹ ሲሆን፣ ሆኖም በዋይት ሃውስ በኩል የማረጋገጫ ቃል አልተደመጠም። በመቶዎች የሚቆጠሩ ቡልጋሪያውያን የሀገራቸውን ሰንደቅ ዓላማዎች በማውለብለብ የዩሮቪዥን የዘፈን ውድድር አሸናፊ ለሆነችው ድምፃዊ ዳራ በእጅጉ የሞቀ አቀባበል አድርገውላታል። የቡልጋሪያ ዋነኛ ቴሌቪዥን ጣቢያዎችም አቀባበሉን ለመዘገብ ፕሮግራሞቻቸውን በማቋረጥ የ27 ዓመቷን ድምፃዊት ከነሽልማቷ አውሮፕላን ማረፊያ ስትደርስ የተደረገላትን አቀባበል በቀጥታ ስርጭት አስተላልፈዋል። ዶራ እውነተኛ ስሟ ዳሪና ዮቶቫ የባንጋራንጋ ዘፈኗ ያስገኘለት ሽልማት ለዓለም አቀፍ የሙዚቃ ሙያ በር ከፋይ ስለመሆኑ ተናግራለች። አክለም
1: We just achieved a huge success for Bulgarian music and I hope this serves as a
0: ለቡልጋሪያ ሙዚቃ ግዙፍ ስኬትን አስገኝተናል። ይህም በቡልጋሪያ ተወና ስነጥበብና በማናቸውም አይነት የፈጠራ የጥበብ ስራዎች ለተሰማሩት ድጋፍ ለድርግላቸው እንደሚገባ ማስተማሪያ ሆኖ ያገለግላል የሚል ተስፋ አለኝ። ዓለም ላይ ለመስፈን የናንት ፍቅርና ድጋፍ ያሸናል። እናም የፈጠራ ሀገርነትና በዓለም ተወዳሽ ይሆናል ብላለች። በዚሁ ወደ ውጭ ምንዛሬ ተመና መረልን። አንድ የአውስትራሊያ ዶላር 112 ኢትዮጵያ ብር 44 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይዘረዘራል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የዓለም ጤና ድርጅት የኢቦላ ወረርሽኝን በዓለም አቀፍ አጣዳፊ ክስተትነት ፈረጀ። በኩዊንስላንድ ተጨማሪ የቤት ግንባታዎች እንደሚካሄዱ የፌዴራል በጅሮን ጂም ቻልመርስ አስታወቀ። የሚሉት ግንባር ቀደም

0: Advertising.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: ዮጋር እንዲገጥም ተጫዋች የሚለው ነው
3: ይጫ ያው ታዲያ ጀምበሃለም
4: SBS chill
5: SBS pop Asia non-stop Asian pop.
6: Can you describe that feeling for people who haven't experienced it?
7: SBS Hindi उपलब्ध करवाता है
8: far from the partisan politics
2: of ሰብላይ በሆኑ ቋንቋዎች ዜናዎችን የያዘ ከውስጣዊ ስሜት ጋር የሚገጥም ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል
9: sbs.com.au/audio
2: በዚሁ የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ 10 ቢሊዮን ብር የሚጠጋ በጀት መጠየቁን ቀዳሚ ትኩረቱ ያደረገው ሀገርኛ ሪፖርት እናመራለን። ደመቀ ከበደ እንደሚከተለው አጠናቅሮታል። ሀገርኛ ሪፖርት
10: የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ 10 ቢሊዮን ብር የሚጠጋ በጀት ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ በጀት የጠየቀው ከቀናት በፊት ለህዝብ ተወካዮች ምክር ቤት የቅድ የበጀትና የፋይናንስ ቋሚ ኮሚቴ ሪፖርት ባቀረበበት ወቅት ነው። ሪፖርተር እንደዘገበው የተጨማሪ በጀት ጥያቄው ተቀባይነት ካገኘ የቦርዱ አጠቃላይ በጀት ወደ 20 ቢሊዮን ብር ከፍ ይላል። ቦርዱ ተጨማሪ በጀት የጠየቀው በአንዳንድ አካባቢዎች በጸጥታ ችግርና በምርጫ ውጤት ላይ ሊነሳ በሚችሉ ዝግቦች ሳቢያ በግንቦት ምርጫ ላይ ካሄድ ይችላል በሚሉ ምክንያቶች መሆኑን ዘገባው አክሎ ጠቅሷል። ቦርዱ ሪፖርት ባቀረበበት የቋሚ ኮሚቴው ስብሰባ ላይ የግል መገናኛ ብዙሃን እንዳይገኙ እንደተከለከለም ተዘግቧል። ያለፈው 2025 የፈረንጆች አመት በአፍሪካ ቀንድ ፍልሰተኞች ላይ ከፍተኛ የሞት አደጋ የተመዘገበበት አመት ነው አለ ዓለም አቀፉ የፍልሰተኞች ድርጅት። ዓለም አቀፉ የፍልሰት ድርጅት IOM ባለፈው ወር መጨረሻ ይፋ ባደረገው ሪፖርት እንደ አውሮፓውያን ዘመን አቆጣጠር 2025 በአፍሪካ ቀንድ ፍልሰተኞች ላይ ከፍተኛ የሞት አደጋ የተመዘገበበት አመት ሆኖ አልፏል ብሏል። በተለይም ከአፍሪካ ቀንድ ተነስቶ በቀይ ባህር በኩል ወደ ሳውዲ አረቢያ በሚዘልቀውና ምስራቃዊው የጉዞ መስመር ተብሎ በሚጠራው ጫ በርካታ ኢትዮጵያውያን ሰለባ ሆነዋል ብሏል። እንደ IOM ዘገባ እንደ አውሮፓውያን ዘመን አቆጣጠር በ2025 በዚሁ የምስራቃዊ የጉዞ መስመር 922 የሞት አደጋዎች ተመዝግበዋል። ከነዚህ የሟቾች ቁጥር ውስጥ 700 ያህሉ ኢትዮጵያውያን ናቸው። ይህም አጠቃላይ ከሞቱት ፍልሰተኞች ውስጥ ከ76 በመቶ በላይ የሚሆኑት የኢትዮጵያ ዜጎች መሆናቸው ተገልጿል። ቀሪዎቹ ሟቾች የሶማሊያና የኤርትራ ዜጎች ናቸው ሲል IOM አክሎ ገልጿል። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታወቀች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ ሰሞኑን እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት በአሁን ወቅት በዓለም አቀፍ የጦር መሳሪያ ዝውውር ደንብ ወይም አይታር ቁጥጥር የሚደረግባቸውንና ከኢትዮጵያ ጋር የተያያዙ የፈቃድ ማመልከቻዎችን በየተራ እየገመገመ መሆኑን ገልጿል። ይህንን ተከትሎ በቅርቡ በሚወጣ የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ አይታር 126.1 ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ መሆኑን ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎች ሀገር ውስጥ የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ ሀገራት መላክ እንዳይችሉ የሚከለክል ነበር። ኢትዮጵያ በሰሜን ኢትዮጵያ በተለይም በትግራይ በአማራና በአፋር ክልል በተደረጉ ጦርነቶች በተያያዘ ከህዳር 2014 ዓ.ም ጀምሮ ከአራት ዓመታት በላይ በዚህ ማዕቀብ ውስጥ መቆየቷ ይታወሳል። ኢትዮጵያ ከጥቂት ዓመታት በፊት የጦር መሳሪያ በብዛት የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ የተባበሩት አረብ ኤሚሬትስ እና ኢራን መሆኑን የተለያዩ መረጃዎች ያሳያሉ ሲል BBC ዘግቧል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበትን ምክንያት በይፋ አለመግለጿን BBC በዘገባው አክሎ ገልጿል። በመቅደላ ጦርነት ወቅት የተዘረፉ የአጼ ቴዎድሮስ የጸጉር ቁንዳላና የልብስ ቁራጮች እንደዚሁም የወርቅ አምባር

ቅርሶቹ ከ158 ዓመታት በኋላ ወደ ኢትዮጵያ ተመለሱ። ቅርሶቹ የተመለሱት ከእንግሊዝ ሲሆን ዶክተር ሮቢን ጃክሰን የሚባሉ እንግሊዛዊ የእንግሊዝ የንግስቲቱ ቤሰብ ሙዚየም ኃላፊና ዶክተር አሉላ ፓንክረስት በጋራ በመሆን ነው። የኢትዮጵያ ቅርስ ባለስልጣን ኃላፊዎችና የኢትዮጵያ አርበኞች ማህበር አባላት አቀባበል አድርገዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባ ያለው ታሪካዊ የሆኑት ቅርሶች በተለያዩ ምክንያቶች ከሀገር ውጭ ወጡትን ወደ ኢትዮጵያ የመመለስ ስራ በትልቅ ትኩረት እየተሰራበት ነው ያሉ ሲሆን ዘንድሮ አመርቂ የሆነ ስራ የተሰራበት ነው ብለዋል። ይህንም እንደ ትልቅ ዲፕሎማሲያዊ ስኬት መስሪያ ቤታችን ይቆጥረዋል ብለዋል። ወደ ኢትዮጵያ የገቡትን እነዚህን ቅርሶች የባለስልጣን መስሪያ ቤቱ ርክክብ አድርጓል። በመጪው የክረምት ወቅት ዋነኛ የዝናብ ወቅታቸው በሆኑት አንዳንድ አካባቢዎች ላይ የዝናብ እጥረት ሊከሰት ይችላል ተባለም። በመጪው የክረምት ወቅት ዋነኛ የዝናብ ወቅታቸው በሆኑት በሰሜን ምዕራብና በሰሜን ምስራቅ እንደዚሁም የተወሰኑ መካከለኛ የኢትዮጵያ አካባቢዎች መደበኛና ከመደበኛ በታች ሆነ የዝናብ መጠን ሊያገኙ ይችላሉ ተብሎ ተተንብዮአል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በበልግ ወቅት የነበረውን የአየር ጠባይ ገምግሞ በመጪው የክረምት ወቅት የሚጠበቀውን የአየር ጠባይ ትንበያ መረጃ ሰሞኑን ይፋ አድርጓል። በትንበያው መሰረት ትም በደቡብና ምስራቅ ትግራይ፣ ሰሜንና ደቡብ ወሎ ዞኖች፣ የአፋር ክልል ዞኖች እና ምስራቅ የኢትዮጵያ አካባቢዎች፣ የመካከለኛውና ምዕራብ ትግራይ ዞኖች እንደዚሁም ምዕራብ አማራ ዞኖች በብዙ ቦታዎቻቸው ላይ የሰሜን ምስራቅና መካከለኛው የሀገሪቱ አካባቢዎች፣ የመካከለኛውና የደቡብ ኦሮሚያ ዞኖች መደበኛና ከመደበኛ በታች ዝናብ ያገኛሉ ብሏል። በአንጻሩ የቤኒሻንጉል ጉሙዝ ክልልና ምዕራብ ኦሮሚያ ዞኖች፣ የጋምቤላ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ ክልል አካባቢዎች ከመደበኛና ከመደበኛ በላይ ዝናብ ይኖራቸዋል ብሏል። ኢንስቲትዩቱ እንዳሳሰበው መጠነኛና የዝናብ እጥረት የሚያጋጥም ከሆነ ምርት እንዳይጎዳ የዝናብ እጥረት መቋቋም የሚችሉ ሰብሎች፣ አትክልትና ፍራፍሬዎችን ለመዝራት ከወዲሁ ዝግጅት ማድረግ ያስፈልጋል ብሏል። የደራሲ አዳም ረታ ቴሜቴ ሎሚ ሽታ ድርሰት በእንግሊዝኛ ተተርጉሞ ለንባብ በቃም። የአዳም ረታ ተወዳጁ ቴሜቴ ሎሚ ሽታ ድርሰት ካውች ግራስ በሚል ርዕስ በእንግሊዝኛ ተተርጉሞ ለንባብ በቅቷል። በ2001 ዓ.ም ተምረት የታተመውና 391 ገጽ እንደዚሁም 7 ታሪኮችን ያካተተው ይህ ተወዳጅ መጽሐፍ በ1987 ዓ.ም ተምረት ደራሲው በሆላንድ በነበረበት ጊዜ የተጻፈ ነበር። በቤተልሔም አትፊልድ ወደ እንግሊዝኛ የተመለሰውና በኔዘርላንድ በሚገኘው ዓለም አቀፍ ፌዴሳ ፐብሊሸርስ የታተመው ይህ መጽሐፍ በኢትዮጵያ ሊትማን ቡክስ በኩል ለሀገር ቤት አንባቢዎች ይቀርባል ተብሏል። የአዳም ረታ የበኩር ስራ የሆነውና በ1981 ዓ ም የታተመው ማህሌት ከተሰኘው መጽሐፉ ጀምሮ በተለያዩ ጊዜያት ግራጫ ቃጭሎች፣ አለንጋና ምስር፣ እቴሜቴ ሎሚ ሽታ፣ ከሰማይ የወረደ ፍርፍር፣ ይወስዳል መንገድ ያመጣል መንገድ፣ ህማማትና በገና፣ መረቅ፣ የስንብት ቀለማትና አፍ የተሰኙ መጽሐፍትን ለንባብ ማብቃቱ ይታወሳል። በኔዘርላንዱ አሳታሚና በሊትማን የሥራ ስምምነት መሠረት በዚህ ዓመት ብቻ 3 ኢትዮጵያውያን ደራሲያን ሥራዎቻቸው ከአማርኛ ወደ እንግሊዝኛ ተተርጉመው ለዓለም አቀፍ ገበያ ይቀርባሉ ተብሏል። የጣና በለስ ስኳር ፋብሪካ ምርት ማምረት ጀመረም። ከአንድ ዓመት ከመንፈቅ በላይ ምርት አቋርጦ የነበረው የጣና በለስ ስኳር ፋብሪካ ምርት ማምረት መጀመሩ ተገልጿል። በአማራ ክልል አዊ ዞን ጃዊ ወረዳ የሚገኘው ፋብሪካው በኃይል ማከፋፈያ ጣቢያ ብልሽት ሳቢያ ምርት አቁሞ የነበረ ሲሆን ሰራተኞቹም በወንጂ ሸዋ መተሃራና ኦሞኩራዝ ቁጥር 1ና ኦሞኩራዝ ቁጥር 3 ስኳር ፋብሪካዎች በጊዜያዊነት ተመድበው ሲሰሩ ነበር። ፋብሪካው በአሁኑ ወቅት በትንሹ 5000 ሰራተኞች እንደሚያስፈልጉት ፋብሪካው ኃላፊዎች መናገራቸውን የአማራ ክልል መገናኛ ብዙሃን ዘግቧል። በፋብሪካው ስራ ለመቀጠር የሚፈልጉ ወገኖች የስራ እድሉ ተጠቃሚ እንዲሆኑም ጥሪ ያደረጉት ኃላፊዎቹ ፋብሪካው በሙሉ አቅሙ ማምረት ሲጀምር ግን ከ23000 በላይ ለሚሆኑ ዜጎች የስራ እድል ሊፈጥር ይችላል ተብሏል። በ93.9 ሄክታር መሬት ላይ ያረፈው የገላንጉራ ኢንዱስትሪ ፓርክ በይፋ ተመረቀም። ሎት 1 68 የጨርቃጨርቅና አልባሳት ማምረቻዎች፣ 248 የማምረቻና የጥሬ ዕቃ መጋዘኖች እንዲህ ተደርጎ የተገነባው የገላንጉራ ኢንዱስትሪ ፓርክ በጠቅላይ ሚኒስትሩ ተመርቋል። ኢንዱስትሪ ፓርኩ በሎት 3 ደግሞ ብረት፣ እንጨትና ኬሚካል የሚገሩባቸው 6 ግዙፍ ሼዶች ተገንብተውለታል ተብሏል። ከ18000 እስከ 20000 የሚቆጠሩ የቴክኒክና ሙያ ወጣት ባለሙያዎችን ክህሎቶቻቸውን ወደ ሀብት የሚቀይሩበት መድረክ ይሆናል ተብሎ እንደሚጠበቅም ተገልጿል። ጠቅላይ ሚኒስትር አብይ አህመድ በመረቁበት ወቅት እንዳሉት ይህ የገላንጉራ ኢንዱስትሪ ፓርክ የኢንዱስትሪ መንደር ብቻ ሳይሆን ወጣቱ የሚማርበት፣ ለሀገሩና ለሕዝቡ አስተዋጽኦ የሚያደርግበት ነው ሲሉ ተናግረዋል። በመጨረሻም የወለድሻቸው

0: አራቱም ልጆች የኔ አይደሉም የሚል ጥርጣሬ ያደረበት አባት ነፍሰ ጡር ሚስቱን በአሰቃቂ ሁኔታ በመግደል የዕድሜ ልክ እስራት ተቀጣም። በባሌ ዞን አንጋቱ ከተማ ነዋሪ የሆነው ሁሴን መሐመድ የተባለ ግለሰብ የወለድሻቸው አራቱ ልጆች የኔ አይደሉም በሚል ያለምንም ማስረጃ በጠረጠራት ባለቤቱ ላይ በፈጸመው አሰቃቂ ግድያ በዕድሜ ልክ ጽኑ እስራት ተቀጥቷል። የዞኑ የተለያዩ ወንጀሎች ምርመራ አቃቤ ሕግ ደጀኔ ገረሙ እንደተናገሩት ተከሳሹ ለ19 ዓመታት አብሯት የኖረውንና አራት ልጆች ያፈራችለትን ባለቤቱን ወይዘሮ ሩቅያ ሐሰንን በልጆቿ ፊት ባንጋ በተሰኘ ስለት በመውጋት ሕይወቷ እንዲያልፍ አድርጓል። ድርጊቱ በተፈጸመበት ወቅት ሟች የሶስት ወር ነፍሰ ጡር እንደነበረችም ተገልጿል። ግድያውን የፈጸመው ግለሰብ ቀደም ሲልም በጥርጣሬ ምክንያት ከሌላ ሰው ጋር ግጭት ፈጥሮ የስድስት ወር እስራት ተፈርዶበት የነበረ የወንጀል ሪከርድ ያለበት ነው ተብሏል። የባሌ ዞን ከፍተኛ ፍርድ ቤትም ግንቦት 5 ቀን በኋላ ችሎት ግለሰቡን በዕድሜ ልክ እስራት እንዲቀጣ ወስኖበታል።
1: ሀገርኛ ሪፖርት።
2: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
3: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ።
4: በዚሁ የኢትዮጵያ ማህበር በቪክቶሪያ ፕሬዚደንት ዶክተር ተስፋዬ ይግዛው ማህበሩ ስለምን የቀብር ስፍራ ለማግኘት እየጣረ እንዳለና ሽሮና በርበሬን ወደ አውስትራሊያ ማስገባት ላይ ያሉ ብጅታዎችን አንስተው ያስረዳሉ። ኖን
5: ከማህበረሰብ ለማህበረሰብ

0: የኢትዮጵያ ውያን ማህበር በቪክቶሪያ አባላትና ደጋፊዎችን በተለይም ለኢትዮጵያ ውያን ማህበረሰብ አባላት የመቃብር ስፍራ እንዲመደብለት ፊርማዎችን በማሰባሰብ ላይ ይገኛል። ይህንኑ አስመልክተን የማህበሩ ፕሬዚዳንት ዶክተር ተስፋዬ ይግዛውን ጋብዘናል። መነሻችን ለኢትዮጵያ ውያንና ትውልደ ኢትዮጵያ ውያን በተለይ የቪክቶሪያ ነዋሪ ለሆኑ ዩት የመቃብር ስፍራ አስፈላጊ ሆነው ስለምን ነው በሚል መጠይቅ ነው። የዶክተር ተስፋዬ ይግዛው ምላሽ እንዴ ነው?
1: አፋውን እንደተለመደው አመሰግናለሁ። እግዚአብሔር ይስጥልን። ረጅም ጊዜ ተጠፋፍተን ነበር፣ አሁን ተመልሰን መጥተናል። እየቀዘቀዘ ሲሄድ ቤት ውስጥ ስለምንቀመጥ እንግዲህ ወጉን እንጀምራለን። ወደ አነሳልኝ ጥያቄ ለመሄድ ባለፈው ዓመት በጣም ብዙ ኢትዮጵያውያን ወገኖቻችን እዚህ ሀገር አርፈዋል። ሲያርፉ የምናደርገው በባህላችን በወጋችን መሰረት ኦርቶዶክስ ከሆኑ በኦርቶዶክስ፣ የሙስሊም ከሆኑ በሙስሊም፣ ፕሮቴስታንት ከሆኑም እንደዚሁ ነው የምንቀብረው። ብዙ ጊዜ ያጋጠመን ችግር በተለይ ፓርቲኩላሪ በኦርቶዶክስ በኩል የመቀበሪያ ቦታ የለም። እኛ በባህላችንም ሃይማኖታችን ዲክቴት እንደሚያደርገው ፓርቲኩላሪ የሆነ ቦታ ነው መቀበር ያለባቸው። ሌላኛው አማራጭ ደግሞ ከቀብር ውጭ አሁን በጣም እየተለመደ ያለው እዚህ ብዙ ሰው የሚያደርገው ደግሞ ማቃጠሉ ነው። ያን ደግሞ ያው እንደማይሆን ሁላችንም እንደማንስማማበት የታወቀ ነገር ነው። ስለዚህ ካለን ከማህበረሰቡ ጥያቄ እኛም ኦብዘርቭ ካደረግ ነው ከባህልም ከሃይማኖትም ይሄ ደግሞ ሜንስትሪሙ ወደ ማቃጠሉ እየሄደ በሄደ ቁጥር የመቃብር ስፍራዎች እየጠፉ እኛም ዞሮ ዞሮ ተገደን ከቀብር ወደ ማቃጠሉ ልንገባ እንችላለን። በእኛ ስር ወይንም ከኛ ጋር በተያያዙ ኦርጋናይዜሽኖች የተቋቋመ እስካልኖረ ድረስ ወደፊት አብዛኞቹ የቀብር ስፍራዎች እየሞሉ ነው። እነኛ እየሞሉ በሄዱ ቁጥር ወደ ማቃጠሉ እየተገፋን የቀብር ስፍራውም በጣም ውድ እየሆነ ወደ ኢትዮጵያ ሄዶ መቀበሩም የመንግስት አቋም ይሁን አይሁን ባናቅም፣ ግን በከፍተኛ ስልጣን ደረጃ ላይ ያሉ ሰው ለቀብር እዚህ እንዳትመጡብን ብለው የተናገሩት እነኚህ ሁሉ ሲደማመሩ የግዴታ ለህዝባችን የሚሆን የቀብር ስፍራ ያስፈልገናል ብለን አምነናል። ለዛ ነው ይህንን ጉዳይ ይዘን የተነሳ ነው።
0: የፊርማ ስብስቡስ ዋነኛ ዓላማ ምንድን ነው? ፊርማውን ካሰባሰባችሁ በኋላ ጣዩ ሂደት ምን ይሆናል?
1: እሺ፣ አመሰግናለሁ። ፊርማ ማሰባሰቡ የተወሰኑ ጥያቄዎችን ይመልሰናል። አንደኛው እዚህ ያለው ኢትዮጵያዊ፣ የተለያየ ሃይማኖት ያለው ኢትዮጵያዊ፣ የተለያየ አመለካከት ያለው፣ የተለያየ ቋንቋ የሚናገረው ኢትዮጵያዊ በአንድነት ሆኖ የቀብር ስፍራው ያስፈልገናል የሚለውን ፍላጎት አለው ወይ? የመጀመሪያው ያው የቢዝነስ ኬስ ሲሆን ፍላጎት አለው ወይ ነው የመጀመሪያው፣ እሱን ይመልስልናል። ሁለተኛው ደግሞ ማህበራችን ማንዴት የለውም። የቀብር ስፍራ ጋር የተያያዘ ማንኛውም ነገር ለመስራት ኮንስቲቱሽኑ ላይ ምንም የተቀመጠልን ነገር የለም። ሶስተኛ የሚመለከታቸው አካላትም ከመሬቱን ከማግኘት ጀምሮ ያንን መሬት ለቀብር ስፍራ እስከመቀየር ፈቃድ የሚሰጡ አካላት የህዝቡ ሳፖርት እንዳለው ይህን የሚያክል ዲማንድ እንዳለ ማሳየት ስላለብን ህዝቡ ያንን ፊርማ እንዲፈርም ከጠየቅን ሁለት ሳምንት አልፎታል። የጠየቅነው ጥያቄዎች በጣም ሲምፕል ናቸው። አራት አምስት ጥያቄዎች ናቸው። አራት ደቂቃ አምስት ደቂቃ ነው የሚፈጀው። የፈለገ ሰው ሀሳብ አስተያየቱ እንዲሰጥም እዚያ ላይ እንጠይቃለን። ግን ዋናው አንኳር ምክንያቶቹ ያንን ፊርማ ልናሰባስብ የሄድንበት አንደኛ ዲማንድ እንዳለ የሰው ፍላጎት እንዳለው፣ ሁለተኛ ደግሞ ኮንስቲቱሽኑን ከመቀየር አኳያ አሁን ባለንበት እንደዚህ አይነት ነገር መስራት ስለማንችል ለወደፊቱ የኢትዮጵያ ኮሚኒቲ የኢትዮጵያ ማህበር በቪክቶሪያ ያንን ስራ መስራት እንዲችል ፈቃድም እየጠየቅን ነው። የሰው ፍላጎት ካለበት ኮንስቲቱሽኑን እንቀይረዋለን ማለት።
0: የፊርማ ስብስቡም ከማካሄዳችሁ የፊት ወይም እያካሄዳችሁ ጎን ለጎን ከሲቲ ካውንስል ወይም የማዘጋጃ ቤት ወይም ደግሞ የዚህ የቀብር ፈቃድ ሰጪዎች ወይም ደግሞ የክፍለ ሀገሩ መንግስት ተወካዮች ጋር በቀጥታም ይሁን በተዘዋዋሪ ስለ ሂደቱ ተነጋግራችሁ ያገኛችኋቸው ግብረ ምላሾች አሉ?
1: ቴንካስ፣ ጥሩ ጥያቄ ነው። አንድ የቀብር ስፍራ ለማቋቋም የተለያዩ መስፈርቶች አሉት። የቀብር ስፍራዎችን የኮሚኒቲ ኦርጋናይዜሽኖች ራን ማድረግ አይችሉም። የሃይማኖት ተቋማት በባለቤትነት ማስተዳደር አይችሉም። ማንም ያንን ማድረግ አይችልም። ማድረግ የሚችለው ፈቃድ የተሰጠው ትረስት ብቻ ነው። ያንን ፈቃድ የሚሰጡት ደግሞ የስቴቱ የጤና ሚኒስቴሩ ብቻ ናቸው ያንን ፈቃድ መስጠት የሚችሉት። ከዚህ አኳያ ሰባት ስቴፖች አሉ። እንዲያው ብሪፍሊ ሃይላይቱን ሰው እንዲረዳው ለማድረግ ነው። የመጀመሪያው ያስፈልገናል አያስፈልግም የሚለውን ማወቅ አለብን። የዳሳ ጥናት የእኛ የኮንስቲቱሽን ለውጥ የሰውም ፍላጎቱ ምን አይነት ነው የሚሆነው? የተለያየ አመለካከት የተለያየ ሃይማኖት ያለን ሰዎች ነን ኢትዮጵያ ስንባል በምን መልኩ ነው የሚለውን የዳሳ ጥናት ነው የመጀመሪያው የሚሆነው። ከዛ ቀጥሎ ያለው መሬቱን መለየት ነው። መሬቱን መለየት ከምንኖርባቸው አብዛኛው ኢትዮጵያዊ ከሚኖርበት ፓርቲኩላርሊ ሜልበርን ዌስት አውተር ዌስት ያሉ ሰበርቦች ሁለት ሰበርቦችን ነው አይደንቲፋይ ያደረግነው። አንደኛው ዊንዳም ነው፣ ሌላኛው ሜልተን ነው የሚሆነው። እነሱን ፎርማሊ ሳይሆን ኢንፎርማሊ ኢንጌጅ አድርገናቸዋል። ዞሮ ዞሮ ያንን ኢንጌጅመንታችንን ፎርማል ማድረግ የምንችለው ማንዴት ሲኖረን ነው። ማንዴት በሌለን ሁኔታ ፎርማል የሆነ ኔጎሽሽን ወይም ፎርማል የሆነ ሪኩዌስት ማቅረብ አንችልም። ሶስተኛው የሚሆነው ለጤና ሚኒስቴሩ ፕሮፖዛል ማስገባት አለብን፣ ፎርማል የሆነ ፕሮፖዛል። አሁንም ለጤና ሚኒስቴሩ ያንን ፎርማል የሆነ ፕሮፖዛል ለማስገባት እኛ አሁንም አንቆ የያዘን የኛ የኮንስቲቱሽኑ ያንን እንድናደርግ አይፈቅድልንም። ኢንፎርማሊ ያደረግናቸው ኢንኳይሪዎች አሉ። እንደ ማህበር እንደ ኮሚኒቲ ኦርጋናይዜሽን ያንን ማድረግ አንችልም፣ ግን ማድረግ የምንችልባቸው መንገዶች አሉ። ትረስት ማቋቋም ነው የሚያስፈልገው። ቀጥሎ ያለው አራተኛው የሚያስፈልገው ምንድን ነው? ኢስታብሊሽ ትረስት፣ ያንን በበላይነት የሚቆጣጠር በበላይነት የሚያስተዳድር የቀብር ስፍራውን የሚያስተዳድር አካል ማቋቋም አለብን። ያንን ስናቋቋም የማህበሩ አንድ ስቴክ ሆልደር ሆኖ እዛ ውስጥ ይሳተፋል። ሌሎች የሃይማኖት ተቋማትም አሉን፣ ጠንካራ ብዙ ሰው ያላቸው በሁሉም በክርስትናውም በእስልምናውም ያሉ የሃይማኖት ተቋማት እዛ ውስጥ ይሳተፋሉ፣ ድሮች አሉን። ግን አሁንም ዞሮ ዞሮ እዛኛው አራተኛው ስቴፕ ላይ ከመድረሳችን በፊት አሁንም ተመልሰን ወደኋላ ነው የምንሄደው። ፍላጎት አለ ወይ? ያስፈልገናል ወይ? ኮንስቲቱሽኑ ተቀይሯል ወይ? ማንዴት አለን ወይ? ያንን ለማድረግ ያንን ኦርጋናይዝ ለማድረግ እንችላለን ወይ? አሁንም ተመልሰን ወደ መጀመሪያው ወደ ፊርማ ማሰባሰቡ ነው የምንሄደው።

0: አምስተኛው የሚሆነው ምንድን ነው? በበላይነት የሚያስተዳድሩ አካላትን አባላትን መርጠን ማዘጋጀት አለብን። እነኛ የሚመረጡ ሰዎች ተገቢው ኮንፍሊክት ኦፍ ኢንትረስት ወንጀል ብዙ ነገሮች ሳይቶ ምንም ችግር የለባቸው ሰዎችን እንመርጣ እናቋቁማለን። መጀመሪያ ትረስቱ እናቋቁማለን፣ አባላቱን እንመርጣለን። ከዛ በኋላ እነኛ አባላት የሚጸድቁት በሚኒስቴሩ ነው፣ በጤና ሚኒስቴሩ እኛ ስለፈለግናቸው እኛ ስለወደድናቸው ሳይሆን እኛ ኖሚኔት እናደርጋለን፣ ለሚኒስቴሩ እናቀርባለን። ሚኒስቴሩ እነኚህ ሰዎች ፊት ናቸው ካለ በጊዜው የሚኖረው ሚኒስቴር እነኛ ሰዎች አፕሮቭ ያደርግልናል። ከዛ በኋላ ስድስተኛው የሚሆነው ምንድን ነው? ከሁሉም አስቸጋሪ የሚሆነው መሬቱ ከተገኘ በኋላ መሬቱን ወደ ቀብር ስፍራ ለመቀየር በዛ አካባቢ የሚኖሩ ሰዎች ቀደምት ነዋሪዎች የእነሱ ፈቃድ ያስፈልገናል። ከውሃ ጋር ከጉድጓድ ውሃ ጋር ያለው ርቀቱ ምን ያህል ነው? ብዙ ከባድ የሚሆነው እሱ ነው። አምስቱን ካለፍን በኋላ ወደ ፕላንና የሬጉላቶሪ አፕሮቫል ያስፈልገናል። የሬጉላቶሪ አፕሮቫል የምናገኘው ከካውንስል ከኤንቫይሮንመንት አውቶሪቲ እናገኛለን። ከቦርጅናል ከነዋሪ ከቀደምት ነዋሪ ሰዎች ፈቃድ ያስፈልገናል። ከጤና ጥበቃው ሚኒስቴርም ፈቃድ ያስፈልገናል። የመጨረሻው የሚሆነው ወደ ግንባታ መግባቱ ነው። አንድ ጊዜ የሚሆነው እኛ የምናቋቁመው የቀብር ስፍራ የፐብሊክ ነው የሚሆነው። አንድ ሰው የፐብሊክ የመቃብር ስፍራ ላይ ከተቀበረ በኋላ እድሜ ልክ ነው። አንድ ሰው ከገዛው በኋላ ያንን መሬት ማንም መንካት አይችልም። ስለዚህ ይሄኛው ለማቋቋም ያሰብነው የቀብር ስፍራ እድሜ ልክ የሚቆይ ነው ማለት ነው። ቅርስ ነው ማለት ነው። ታሪክ ነው የምናስቀምጠው። ከዛ አኳያ በጣም ብዙ መሰራት ያለባቸው ስራዎች አሉ። በስድስት ወር እንደዚህ በአጭር ጊዜ የሚያልቅ አይደለም፣ ግን ዛሬ መጀመር አለብን። ዛሬ የምንጀምርባቸው ቅድም አንደኛው የጠቀስኩት ባለፉት አንድ ዓመት እንደዚህ ያየናቸው ሞቶቹን ወደፊቱ ምን እንደሚሆን ያሳየናል። ሁለተኛው ደግሞ አብዛኛው ሰው ወደ ክሬሜሽን በሄደ ቁጥር የቀብር ስፍራዎቹ እየጠበቡ እየጠፉ ይሄዳሉ። ሶስተኛው አሁን መቼም አንድ ነገር ለመስራት ከዛሬ የተሻለ ጊዜ የለም። ነገ ሌላ ጉዳይ ሊሆን ይችላል። ነገ የፖለቲካ አመለካከት የፖለቲካ ሁኔታ ሊቀየር ይችል ይሆናል። ከዛ አኳያ ዛሬ ባለን ጥሩ ሪሌሽንሽፕ ከስቴትም ከካውንስሎቹ ጋር ባለው አሁን ተገቢ ጊዜ ነው ብለን ነው የምናምነው። ተገቢ ጊዜ ነው ብለን የምናምንበት ዋና ምክንያት አንደኛ ምርጫ ደርሷል፣ ሁለተኛ የህዝባችን ቁጥር እየጨመረ ነው፣ ሶስተኛ ያሉት አሁን የምናያቸው የምናውቃቸው የቀብር ስፍራዎች በሙሉ ኦልሞስት እየሞሉ ነው። ከዛ አኳያ ተገቢ ጊዜ ነው። ሌላኛው ደግሞ ቅድም እንደጠቀስኩት ኢትዮጵያ ውስጥ ያለው አመለካከትም እየተቀየረ ነው። ግን አሁን የመንግስት አቋም ይሁን አይሁን ባናቅም፣ ግን በትልቅ ደረጃ በከፍተኛ ስልጣን በሚኒስቴር ደረጃ ያሉ ሰው ውጭ ሀገር የሞተ ሰው እዚህ ሀገር መጥቶ እንዲቀበር አንፈልግም ብለው በአደባባይ የተናገሩት ነው። ከዛ አኳያ እኛ ማድረግ የሚገባንን መስራት የምንችለውን ነገር ማድረግ አለብን። ግን ይሄ በአንድ ጊዜ በአጭር ጊዜ የሚቋጭ ሳይሆን ሜቢ ለአመታት ስራ የሚያስፈልገው ጠንካራ በጋራ ሁላችንም በጋራ መስራት የሚገባን ጉዳይ ነው። አመሰግናለሁ። ካ
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
5: SBS On Demand በመቶዎች የሚቆጠሩ የቴሌቪዥን ትዕይንቶችና ፊልሞች በነፃ የሚታዩበት ነው። የSBS On Demand አፕን ይጫኑ ወይም ድረ ገጹን ዛሬውኑ ይጎብኙ።
6: በማናቸው ሞባይል ቁስ ድንቅ ታሪኮችን በነፃ ያድምጡ። sbs.com.au/amharic ይጎብኙ ወይም የSBS Audio አፕን አሁኑኑ ይጫኑ። የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
7: በእርግጥ ቀደም እንዳሉት ከተለያዩ

0: አካላት ጋር ቀጥተኛ በሆነ መንገድ ሳይሆን በተዘዋዋሪ በጉዳዩ ላይ ተከራችሁበታል ወይም መረጃዎችን አሰባስባችኋል? ከማህበረሰብ ደረጃስ በዚህ መልክ በተለይ ተከለለ የቀብር ስፍራ ያላቸውና ይሄንን ግብር ላይ ያሉ ቪክቶሪያ ነዋሪ ሆኑ የሌላ ማህበረሰብ አባላት አሉ? ከነሱስ ተመክሮ ምን ቀስማችኋል?
1: ታሽ ይሄ አብዛኛው የሚተዳደሩት በትረስት ነው። ቀደም እንዳልኩት ያንድ የሃይማኖት ተቋም ያንድ የኮሚኒቲ ኦርጋናይዜሽን ራሱን ችሎ የቀብር ስፍራ ማስተዳደር አይችልም። ባክግራውንዳቸው ከኋላ ያለው የሃይማኖት ተቋም ሊሆን ይችላል፣ የኮሚኒቲ ኦርጋናይዜሽን ሊሆን ይችላል። ከፊት ለፊት ግን ያለው እንደ ቢዝነስ የትረስቱ የሚቀመጠው ያንን ማኔጅ የሚያደርገው ያንን የዕለት ተዕለት ስራውን የሚሰራው ኦርጋናይዜሽን ከሃይማኖት ተቋሙ ወይንም ከኮሚኒቲ ኦርጋናይዜሽኑ መራቅ ስላለበት ክሊርሊ ያንን ማየት አትችልም። ያንን ደግሞ ክሊርሊ ማየት ባልቻልንበት የምናውቃቸው ነገሮች አሉ። ያንን አሁን በአደባባይ መናገር ምናልባት ሚስኢንፎርሜሽን የተሳሳተ መረጃ ለህዝብ መስጠት ስለሚሆን እዛ ላይ ብዙ ማስተያየት መስጠት አልችልም። ግን በጣም በእርግጠኛነት የምናገረው የኢትዮጵያ ኮሚዩኒቲ ወይንም የሆነ ቤተክርስቲያን ወይንም የሆነ መስጊድ ራሱን ችሎ በግሉ የቀብር ስፍራ ማቋቋም እና ያንን ራን ማድረግ አይችልም። ማድረግ የምንችለው ምንድን ነው? ከኋላ ያለውን የኮሚዩኒቲው የሚሆን የሃይማኖት ተቋም ይሆንና ከፊት ለፊት ያለው ግን ትረስቱን ከተለያዩ ከማህበረሰባችን ካሉት የተለያዩ ኦርጋናይዜሽኖች አዋጥተን ያንን የዕለት ስራውን ራንድ ያደርግ ማድረግ ነው። ሌሎቹም ያደርጉት ይሄን ነው። ግን አይ ካንት ጊቭ ዩ ፓርቲኩላር እንደዚህ አይነት ኦርጋናይዜሽን ወይንም እንደዚህ አይነት ሃይማኖት እንደዚህ ያድርጓል ብዬ መናገር አልችልም።
0: በተለይ ከጋዛ ጦርነትና ከቦንዳይ ጥቃት በኋላ ሰሞኑን ሁሉ ወቅታዊ ሆኖ ያሉ ሁለት ቃላት ቢኖሩ ሶሻል ኮሂዥን የሚል የዚህ ማህበራዊ ትስስሮችን ማጠናከር የሚሉ ነገሮች አሉ። ከፖለቲከኞች አንደበትም ከሌሎችም የማህበረሰብ እና የሃይማኖት መሪዎችም በኩል የሚስተጋቡ ናቸው። በእርግጥ በተዘዋዋሪ አውስትራሊያ ውስጥ ላሉት ችግሮች ሁሉ ተጠያቂ ተደርጎም እንደዚሁ በሌላ በኩል በእነኛው ሰዎች አንደበት ይነገራል። ፍልሰተኞች ይሄ ባለበት ሁኔታ በተለይ ሞራል ፍልስፍና ማኳያ በዚች ሀገር ላይ አብሮ ኖሮ በክፉም በደጉም በመጨረሻ በሞት ሲሆን አብሮ ኖሮ በሞት መለያየቱ አግባብ ነው ወይ የሚል መጠየቅ ቢነሳ የእናንተ ምላሽ ምንድን ነው?
1: ጥሩ ጥያቄ ነው ካሽ። በእውነቱ በጣም ተገቢ ጥያቄ ነው። አብረን ኑረን ለመለያየት አይደለም። ምናልባት ጥያቄው ላይ አንድ ነገር ትልቅ ነገር የተናገርከው አብረን ነው የምንኖሩ። እኛ ኢትዮጵያውያን ስንኖር ከማህበረሰቡ ከሜንስትሪሙ ጋር አብረን ተቀላቅለን ሰው የሚሰራውን ስራ እየሰራን ልጆቻችን እያስተማረን እንዲያው ከቆዳችን ውጭ ማንነታችን በማይለይበት ሁኔታ ዌል ኢንተግሬትድ ሆነን ነው የምንኖረው። እዛም ማሳያ የሚሆኑት አብዛኛው ኢትዮጵያውያን በስራ ላይ ያላቸው ተሳትፎ ከፍተኛ ነው። ከሌሎች አፍሪካውያን እንዲያው ከሌሎች መጤ ከሆኑ ሰዎች ጋርም ሲነጻጸር ከፍተኛ ስራ ላይ ተሳትፎ ነው ያለን። በወንጀል ላይ ያለን ተሳትፎም በጣም በጣም በጣም በጣም አናሳ ነው ከሌሎቹ ጋር ሲነጻጸር። ዲስአድቫንቴጅድ እንደሆነ ኦርጋናይዜሽን አብዛኛው ሰው የሪፊውጅና በጣም ትራውማታይዝድ ባክግራውንድ እንዳለው ሳይሆን ልጆቻችን በጥሩ ሁኔታ ይዘን ሰክሰስፉል የሆነ ኑሮ እንዲኖሩ እያደረግን ነው። ዌል ኢንተግሬትድ ሆነን ሶሻል ኮሄዥኑንም ተቀብለ ነው ማህበረሰቡ ማንነታችን አክብሮልን እኛም ያለውን ነገር እኛ እንደዚህ ስለሆን እንደዚህ ይቀየርልን ብለን ጠይቀን ማናቅ ሰዎች ነን። አሁን ስንሞት ለምን ለብቻ መቅበር አስፈለገ? እኛ ለብቻ ለመቅበር ሀሳብ የለንም። ያለውን የሶሻል ኮሄዥኑን ይህ ኮንቲኒዌሽን ነው የሚሆነው። እኛ እየጠየቅን ያለ ነው በባህላችን እና በሃይማኖታችን መሰረት ሪስፔክትፉሊ የቀብር ስፍራ ይሰጠን። የቀብር ስፍራ በሚሰጠን ቦታ ላይ ሌሎቹ ሰዎች እንዳይመጡ እኛ የምንከለከል በምንም ምክንያት የለንም። የቀብር ስፍራውን ዴዲኬትድ የሆነ ለኦርቶዶክስ ሃይማኖት፣ ለፕሮቴስታንት እና ለሙስሊሞቹ እንዲሁም ደግሞ ለሌሎቹ ዴዲኬትድ የሆነ ቦታ ይኖረናል። በማህበረሰባችን በዙሪያችን የሚኖሩ የእኛን የቀብር ስፍራ እንጠቀማለን ካሉ የምንከለክልበት ምክንያት የለንም። ፐብሊክ ነው እኮ የሚሆነው። እኛ የምናመለክተው እኮ እኛ ብናስተዳድረውም ፐብሊክ ነው የሚሆነው። ማንም ሰው መጥቶ መቀበር የሚችልበት ነው የሚሆነው። እንዲሁም እኛ እያደረግን ያለ ነው እነኛ ሰዎች ከኖሩበት ከነበሩበት ቦታ ሳይርቁ ወገን ወዳጆቻቸው ሳይንገላቱ በአቅራቢያቸው የቀብር ስፍራ እንዲኖር ከኛ አልፎ እኛ ከአውስትራሊያ ቁጥር ጋር ሲነጻጸር እኛ ትንሽ ነን። ከኛ አልፎ ግን ለምንኖርበት ማህበረሰብ ለምንወደው ህዝብ ለምን በፍቅር ለምንወደው ሀገር ለአውስትራሊያ ለሚኖር ሰዎች ራሱ እንደውም አንደኛ የሥራ ዕድል እየፈጠረ ነው። ያንን የቀበሌ ስፍራው አምሹር ሁላችንም እናቀዋለን። በጣም ብዙ ሰው አለ እዛ ላይ ገብቶ የሚሰራ። እዛ ላይ ኢትዮጵያን ብቻ አይደለም የሚሰሩት ኦቤስሊ ሌሎችም ሰዎች ለማንኛውም የሥራ ዕድል እንፈጥራለን። ቦታውን እናስውዋለን። ታሪክ ነው የሚሆነው። የሚቀመጥ ወደፊት የሚተላለፍ ታሪክ ነው እያስቀመጥን ያለነው። ከዛ አኳያ እኛ ለራሳችን አይሶሌትድ ሆነን አብረን ኖረን ለየብቻችን ተገንጥለን የቀብር ስፍራ ስጡን እያልን አይደለም። እዚሁ ኗሪዎች ሰዎች ነን። እዚሁ ነው ታሪካችን የሚያልቀው። ታሪካችን ሲያልቅ ደግሞ የምንታወስበት ቦታ ይሰጠን እያልን ነው እንጂ ሌሎች ሰዎች እንዳይመጡ እኛ የተለየን ሰዎች ነን፣ በእኛ ክራይቴሪያ እንደዚህ ነው፣ ሌላ ሰው እንዳይደርስ። ኢትዮጵያዊ እንደዛ አይደለም። በጣም በእርግጠኛነት ውኝ የምናገረው ነው፣ ሁላችንም የምናውቀው ነገር ነው። ከዛ አኳያ እንዲያው ክሊር ለማድረግ በእኛ ስም ቢሆንም ሌሎቹም ያንን ሰርቪስ መጠቀም የሚፈልጉ ሰዎች ካሉ፣ አንደኛ ቢዝነስ ነው እኮ ይሄ የቀብር ስፍራው እኮ ራ የሚደረገው ነገ ከነገ ወዲያ እንደ ቢዝነስ ነው፣ የቢዝነስ ፕላን ነው። ስለዚህ ደንበኛ ሲመጣልህ ደንበኛ የምታባረርበት ምክንያት የለም። እንዲያውም በአቅራቢያው አገልግሎቱ እንዲያገኙ 15 ኪሎ ሜትር አይደል የሚሉት ሁሉንም ነገር። ስለዚህ ዊዝን 15 ኪሎ ሜትር ሰርቪሱ እንዲያገኙ ከማስቻል አኳያ ነው እኛ የምናየው። በዚህ ምክንያት ሶሻል ኮሄዥኑን ከማጠንከር አኳያ መታየት አለበት ብለን ነው የምናምነው።
0: ይህንን ግንዛቤ መሰረት አድርገው የኢትዮጵያውያን ማህበረሰብ አባላት እና ደጋፊዎች እናንተ ባስቀመጣችሁት ሊንክ ላይ ሄደው አታያቸውን እንዲያጋሩ ፊርማቸውን እንዲያስቀምጡ እንዲያደርጉ የእርሶ መልእክት ምን ይሆናል? በዚህ አጋጣሚ
1: አመሰግናለሁ ካሳሁን። ይሄኛውን ከአወጣ ነው ወደ 2 ሳምንት ያልፈዋል። እንግዲህ ምናልባት ሰው ያን ኢንፎርሜሽን ስላልደረሰው ይሁን ወይንም አስቸጋሪ እንኳን አይመስለኝም። አስቸጋሪ ከሆነ የምናስተካክለው ነገር ካለ ያዩ ሰዎች አስተያየት ሊሰጡን ይችላሉ። ፎርሙ በአማርኛና በእንግሊዝኛ የተዘጋጀ ነው። 6 ጥያቄዎች ናቸው ያሉት ጠቅላላ። ቅድም እንዳልኩት ማክሲመም 4 ደቂቃ ነው የሚፈጀው። እስካሁን ድረስ በሚያሳዝን ሁኔታ ወደ 94 ሰው ብቻ ነው የፈረመው። እኛ በጣም ብዙ ሰው እንዲፈርመው እንፈልጋለን። ብዙ ሰው ፈረመው ማለት መሬቱንም ከማግኘት ከሚኒስቴሩም ፈቃድ ለማግኘት ፕላኒንግ፣ ሁሉንም ነገር ያቀልልናል።
0: ያህል ሰው ትፈልጋላችሁ? የግድ መመዘኛውን ሊያሟላ የሚገባ ቁጥር ምን ያህል ነው?
1: ሚኒመም ቁጥር የለውም፣ ግን እኛ አዝ ሜኒ አዝ ፖስብል 10 ሰውም ሆነን እኮ ሄደን መጠየቅ እንችላለን። ግን ህዝባችን ብዙ ህዝብ ነው ያለው። በተለያየ አጋጣሚ ከሰው ጋር ሁላችንም ስንነጋገር እንደዚህ አይነት ነገር ቢኖረን የሚል ሀሳብ ሁሌ ይነሳል። አሁን ዚስ ኢዝ ዘ ራይት ታይም፣ ቅድም በዘረዘርኳቸው ምክንያቶች አሁን ተገቢው ጊዜ ነው። የቻለውን ያህል ሰው ቢፈርም እኛ ደስታውን አንችለውም። አይ ዶንት ቲንክ ሚኒመም ቁጥር ይህን የሚያክል ሊሆን ብዬ መናገር አልችልም። የቻልነውን ያህል ብዙ ሰው ቢፈርመው፣ እንዳልኩት በጣም ቀላል ነው። በአማርኛና በእንግሊዝኛ የተዘጋጀ ፎርም ነው። በአማርኛም በእንግሊዝኛ ስማቸውንም ማንኛውንም ነገር መጻፍ ይችላሉ። የምንጠይቃቸው ጥያቄዎች ስማቸውን እንጠይቃለን፣ የሚኖሩበትን ሰበር፣ የትኛው አካባቢ ነው ሰው የሚኖረው፣ ፖስት ኮዱን፣ ስልክ ቁጥራቸውን። ምናልባት ለወደፊቱ ገንዘብ ማዋጣት የሚያስፈልግ ከሆነ ኮንትሪቢዩት ያደርጋሉ የሚለው ይሄ አሁን ኮሚትመንት አይደለም። በምንም አይነት መልኩ ግዴታ እየጣልን አይደለም ሰው ላይ። ግን ቢያስፈልገን ምን ያህሉ ሰው ኮንትሪቢዩት ለማድረግ ፈቃደኛ ነው የሚለውን ለማወቅ ብቻ ነው። ኢሜል አድራሻ የምንጠይቀው ለወደፊቱ ኮሚኒኬት ለማድረግ ነው። ኢሜል ከሌላቸው ምንም ችግር የለውም፣ መጻፍ ያስፈልጋል። መጨረሻ ላይ የምንጠይቀው ከዚህ ጋር በተያያዘ ሊነግሩ የሚፈልጉት ነገር ካለ፣ ሀሳብ ካላቸው፣ አስተያየት ካላቸው ማንኛውም ነገር እዛ ላይ ማድረግ ይችላሉ። አማርኛ በእንግሊዝኛ ሊነግሩን ይችላሉ። ስለዚህ እኛ የምንፈልገው አሁን 94 ሰው ነው ያለው። ለእኔ 25,000 ሰው እያለ 94 ሰው ብቻ ይዞ ሄዶ ካውንስልም ጋር ሚኒስቴርም ጋር ይህን የሚያክል ዲማንድ አለ ብሎ መጠየቅ ትንሽ ከባድ ነው የሚሆነው። የሰውን ቁጥር እስከዚህ ወር መጨረሻ ድረስ አንድ 13-14 ቀን አለን። እስከዚህ ወር መጨረሻ ድረስ እናየውና ሳትስፋክተሪ ካልሆነ የምንረዳው ምንድን ነው? ሰው ይሄን ነገር አይፈልገውም ማለት ነው። ምናልባት አይፈልገውም ብሎ መናገር ከባድ ሊሆን ይችላል፣ ግን ጊዜው አይደለም ብሎ ስለሚያስብ ነው። እና እኛ ያዘጋጀነው ኢንድ ቱ ኤንድ ዶኪመንት አዘጋጅተናል። ሁሉንም ነገር የፕላኒንጉን ሁሉ እየሰራን ያለ ነው። የቢዝነስ ፕላን ሁሉ አዘጋጅተናል። ያንን ምናልባት እንግዲህ ከዚህ በኋላ ለሚመጡት ሰዎች ልናስተላልፈው እንችላለን፣ ግን ቁጥር ከሌለ ምናልባት አያስፈልግም ብለን ልንተወው እንችላለን።
0: ከዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበረሰብ ፕሬዚደንት ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመቋጫ ክፍለ ዝግጅታችን የሽሮና በርበሬ ከኢትዮጵያ ወደ አውስትራሊያ የማስገባት ፈቃድ ጉዳይንና የማህበሩን ወቅታዊ እንቅስቃሴዎችና የወደፊት

0: ከማህበረሰብ ለማህበረሰብ
1: በቀዳሚው ክፍለ ዝግጅታችን በቪክቶሪያ ኢትዮጵያውያን ማህበረሰብ አባላት የመቃብር ስፍራን የማስፈቀድ የፊርማ ስብሰባን በተመለከተ ከቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት ዶክተር ተስፋዬ ይግዛው ጋር ባካሄድነው ቃለ ምልልስ የፊርማ ስብስብ ተነሳሽነት ፋይዳዎቹን፣ የቀጥታና ተዘዋዋሪ ውይይቶች፣ ምላሽ የሚሹ የመቃብር ስፍራ ጥያቄዎችና ግብረ ምላሾችን ነቅሰው ምላሾቻቸውን ሰጥተዋል። ወደ ቀጣዩና የመደምደሚያታችን ያመራ ነው። እንዲህ ነው። ቀደም ሲል በመደርደሪያችን ላይ ትንሽ ተጠፋፍተናል፣ ከተጠያየቅንም ጊዜያዊ ትንሽ ቆይቷል የሚል አተያይ አንስተው ነበር። ይህንኑ አስባብ በማድረግ በአሁኑ ወቅት በሚቀጥለው እስከምንገናኝ ድረስ ጊዜ ላለመስጠት እንዳንጠፋፋ ቪክቶሪያ ኢትዮጵያውያን ማህበር ካሁን ድረስ በቅርቡ ምን አይነት እንቅስቃሴዎችን እያካሄደ ይገኛል? በተለይም የዚህ የበርበሬ ሽሮና ቅመማ ቅመም የመሳሰሉት ነገሮች ፈቃድ ጋር በተያያዘ አሁንም ብጅታ ያለባቸው ወገኖች አሉና በዛ ላይ የማጥሪያ መልእክቶስ ምንድን ነው?
2: እሺ፣ አመሰግናለሁ። ካሽልክነ የበርበሬና ሽሮ ጋር በተያያዘ ሁለት ችግሮች ናቸው ያሉት። አንደኛው እኛ ራሳችን እናጠፋቸው ችግር ነው። ሁለተኛው ደግሞ እዛ የቦርደር ላይ ያሉ ሰዎች ያላቸው የእውቀት ውስንነትና ይዘነው የመጣነው ነገር ለማየት ለመስማት እንኳን ፈቃደኛ ለመሆን ነው። እያንዳንዳቸው እንደው ትንሽ በሰፊው ለማየት አንደኛ የኛ ራሳችን የምናጠፋው የተፈቀደልን ክሌርሊ እንደተናገር ነው ከአሁን በፊት ኮመርሻሊ ፓክ የተደረጉ ፕሮፐርሊ ሌብል የተደረጉ ነገሮች ነው። እኛ እያደረግን ያለ ነው በቤት አዘጋጅተን በሻማ ላስቲኩን አቃጥለን ነው ይዘን የምመጣው። ከማን ኮመርሻል የታሸገና ቤት ውስጥ የታሸገን ቦርደር ላይ ያሉ ሰዎች እኮ ትሬን የተደረጉ ሰዎች ናቸው። እንደዚህ አይነት ነገርን አይደንቲፋይ ማድረግ አይደለም ሆድ ውስጥ የተደበቀን ድራግ ከሰው ሆድ ማውጣት የሚችሉ ሰዎች ናቸው። እና እነሱንም ትንሽ አንደርማይን ባናደርጋቸው ስማርት የሆን መስሎን የሌላውንም ሰው ይዞ የሚመጣውንም እቃ ባናስጥልበት። ኮመርሻል ፓኬጅ የተደረገ ነገር ማለት ለምሳሌ አንድ እቃ ሌብሉ ላይ አንድ ኪሎ ሚል ከሆነ አሁን የሰማው ሚዛን ይዘው ይመጣሉ። ሲመጡ አበሻ መሆኑን ሲያውቁ ሄደው ሚዛን ይዘው ይመጣሉ። ኮመርሻል ሌብል የተደረገ ነገር ከሆነ አንድ ኪሎ ከሆነ ምናልባት የተወሰነ ግራም ወይ ሊበልጥ ወይ ሊያንስ ይችላል እንጂ አንድ ኪሎ የሚለው ላይ ሶስት ኪሎ ወይንም 1.5 ኪሎ አይሆንም። ስለዚህ እኛ ይዘነው የምንመጣው ነገር እንዲያው በደንብ አስረግጦ ለመናገር ኮመርሻሊ የተገዛ ኮመርሻሊ ሌብል የተደረገ መሆን አለበት። ይዘን የምንመጣውን ነገር ደግሞ ፎቶ ማንሳት አለብን። ኢትዮጵያ እያለን አንድ ጊዜ እዚህ ከደረሰም በኋላ ኤርፖርት ላይ ሁላችንም እንደምናውቀው ፎቶ ማንሳት አይቻልም። ለመከራከርም ለኤቪደንስም ሚኒስትሩ ጋርም ተመልሶ ለመሄድ እንዲያስችለን ማስረጃ ያስፈልገናል። ያንን ፎቶግራፍ ተነስቶ ፕሮፐርሊ ክሊር በሆነ መልኩ በሚታይ ሌላ ቦታ የሆነ ሳይሆን ራሳችን መሆናችን የሚያሳይ ምናልባት ትኬቱ ከጎን ያለበት አድርገን ፎቶ ካነሳ ነው እዚህ መጥተው የሆነ ነገር ቢያደርጉት እንኳን ለመከራከርና ነገ ከነገ ወዲያ ተገቢውን እርምጃ እንዲወሰድበት ማድረግ መጠየቅ እንችላለን። ሁለተኛው ችግር ያየነው ደግሞ ሽሮና በርበሬ ኢንግሪዲየንቱ አንድ አይነት ነው። አንደኛው ላይ በርበሬ ይበዛበታል እንጂ ሽሮና በርበሬ አንድ አይነት ናቸው። እነኛ ስማቸው የተለያየ ነው፣ ግን እንዴት አንድ አይነት እቃዎች ስማቸው የተለያየ ተብሎ የተጣሉባቸው ሰዎች አሉ። አንዳንዶቹ ይሄ ፕሮዳክት ኮልስ ላይ ገብተው በርበሬ ወይ ሚጥሚጣ ይሸጣል ብለው ኮልስ ላይ ገብተው ፈልገው ኮልስ አይሸጥም፣ ኮልስ ላይ ማይሸጥ ከሆነ እንጥለዋለን ብለው የጣሉባቸው ሰዎች አሉ። ይሄ በጣም ነውር ነው። እኛ እኮ ኮርስ ላይ ስለማሸጥ አይደል እንደ ፈቃድ ኤግዘምፕሽን የተሰጠን ይዘን እንድንመጣ የተፈቀደልን። እዚህ የሚገኝ ቢሆንማ ኢዚሊ አክሰሰብል ቢሆንማ እዛ ድረስም ተሸክመ መምጣት አያስፈልገን ነበር እኮ። ስለዚህ እኛ አሁን እንዲያው በደንብ ክሊር ለማድረግ እኛ ተገቢውን ስራ መስራት አለብን። ዊ ኒድ ቱ ሃቭ ክሊን ሃንድ ይዘነው የምንመጣው ነገር ትክክል

ያገኘው ነገር ኮመርሻል የታሸገ መሆን አለበት። ያመጣነው ነገር በደንብ ፎቶግራፍ አንስተን ዶክመንት አድርገን መያዝ አለብን። ከተጣለባቸው ደግሞ መንገር ብቻ አይደለም የሚያስፈልገው፣ የተጣለውን ነገር የተወሰደውን ነገር ላናስመልሰው እንችላለን። ግን ለወደፊቱ የሚመጡት ወገኖቻችን ላይ እኛ ላይ እንደገና ደግሞ ተመልሶ እንዳይደርስብን የማስተካከያ እርምጃ እንዲወሰድና ሚኒስትሩ ጋር ሄደን በማስረጃ ለማቅረብ የተጣለባቸው ሰዎች ክሊርሊ ይዘውትን የመጡትን ነገር ስቴትመንት ለእኛ ማቅረብ አለባቸው። ከፈለጉ ቀጥታ ለሚኒስትሩ አመላክ ይችላሉ እንጂ እኔ ተጥሎብኛል እናስመልሱልኝ ወይንም

0: SBS music station is here.
1: SBS Pop Euro.
0: Filled with Eurovision hits non-stop.
2: You want more?
1: The hits you know and the hits you'll want to know.
0: On DAB radio, online,
1: the SBS audio app
0: and SBS On Demand.
3: ካሁን በፊትም ክሊር እንደተናገር ነው እኛ አውስትራሊያም ኢንትረስት ሚጎዳ ምንኖርበትን አገር ጥቅም ያሳጣ ነገር ላይ መሳተፍ የለብንም እነሱ ኮመርሻሊ ሌብል ያተደረገ ነገር አይመጣም ተብሎ ከተነገረን ዛስ ዘ ኢንድ ኦፍ ዘ ስቶሪ ሌላ ምንም ማድረግ አያስፈልግም ግን ይዘን መተን እድላችን ሞክራለን ከዛ በኋላ አይ ተፈቅዶልን ነበር እኮ እንደዚህ ተብሎ ነበር ግን ተጣለብን ሚለው ብዙም አያዋጣም በሻማ የታሸገና ኮመርሻል የታሸገን እነኚህ ሰዎች ፕሮፌሽናል ስራቸው የሆኑ ሰዎችን እንዲያው አያውቁትም ብሎ መገመት ከባድ ነው አት ዘ ሴም ታይም ደግሞ እነኚህ ሰዎች የሚያጠፉትን ሰዎች ደግሞ ተገቢውን ትሬኒንግ እኛ ከመንግስት አካላት ጋር ሆነን ወይንም ራሳቸው በራሳቸው መልኩ ትሬን የሚያደርጉበትን መንገድ እሱን ሚኒስቴሩ ጋር እየተነጋገርን ነው ይሄው ነው ያለው ካስሽ በበርበሬና ሽሮ ጉዳይ
4: ተከላላ የማህበሩ የቅርብ ወቅታዊ እንቅስቃሴዎችስ ምን ይመስላል እስካሁን ምን ተከውኗል መጪ ይሄድኑ የመቃብር ስፍራም ፊርማ ማሰባሰቡን አክሎ በውጥነት ያዙ ሌሎች ምን ጉዳዮች አሉ ማህበረሰብ አባላቱ ሊያውቁት የሚገባቸው ነገሮች የሚሏቸው
3: ካሽ ያው ብዙ ስራዎችን እየሰራ ነው አብዛኛው ስራ ከኢሚግሬሽን ጋር የተያዙ ብዙ ወገኖቻችን ኢሚግሬሽን ዲቴንሽን ሴንተር ላይ አሉ በተለያዩ እስር ቤቶች ወገኖቻችን አሉ እንደሚታወቀው ብዙ ሀዘኖች አሉ አልፈዋል ለወደፊቱ እግዚአብሔር ከሀዘን ጠብቀን ሌላኛው የሜንታል ሄልዝ ጋር በተያያዘ ብዙ አድቮኬሲ እንሰራለን አብዛኞቹ ስራዎች ፕራይቬት ኢንፎርሜሽን ስለሆኑ በአገር ህግ መሰረት አብዛኞቹን ነገሮች መናገር ያስቸግረናል ጀነራሊ በደፈናው እንደዚህ እንደዚህ ሰርተናል ብለን ከመናገር ውጭ ብዙ ከቤተሰቦቻቸው ጋር የተጠፋፉ ወገኖች አሉ እዚህም ሆነው ከኢትዮጵያም ወደዚህ ከመጡ በኋላ ለ10 ለ20 አመታት ቤተሰቦቻቸው የደረሱበት ቦታ ማይታወቁ ወገኖች አሉ እነሱን በማፈላለግ ኔትወርክ አንዳንድ ደግሞ በጣም ህገወጥ ተግባራት ላይ የተሳተፉ የኛም የራሳችን ወገኖች ራሳችንን የሚያጨበረብሩ ችግሮች አሉ እነሱ የሚፈቱበትን መንገድ እያሰብን እየተወያየን ያለ ነው በአደባባይ የሚታዩ ነገሮች ብዙ ኢንጌጅመንቶች ይኖሩናል ከሌሎች አፍሪካውያን ከመንግስት አካላት ጋር መጪው ደግሞ 3 ኢቨንቶች አሉን በዚህ አመት አዲስ አመት አለን ባለፈውም እናረጋለን ብለን የነበረውና ለጾሙ ምክንያትና በተለያዩ ምክንያቶች ያዘገየነው person of the year የሚለው እሱ አለን ሌላኛው ደግሞ የ30ኛ አመቱ ቶርናመንት ነው የሚሆነው 30 አመት ረጅም ጊዜ ነው ጎልማሳ ሆኗል ቶርናመንቱ ከዛ አቋያ ተገቢውን ስራ ቡድኖች ሊያግዙን የሚችሉ አካላትን አብረን ከጎናችን የሚቆሙትን ሰዎች ጋር እየተነጋገርን ያለ ነው ብዙ ስራ አለ ሌላኛው ደግሞ አሁን ትልቁ ነገር የአመት ከማለቁ በፊት ምናልባት ሴፕቴምበር አዲሱን አመት ከማክበራችን በፊት ወይንም በዛ አካባቢ ማድረግ ያለብን እኛ 3ኛ አመታችን ኖቬምበር ላይ ነው የሚያልቀው ስለዚህ እኛን የሚተካ አዲስ ኤክስኪዩቲቭ ኮሚቴ ለማስመረጥ ቅድመ ዝግጅት እያደረግን ነው እሱ ከሁሉም በላይ ፕራዮሪቲ የምንሰጠው ጉዳይ ነው የሚሆነው ለምን ከቻለን ሴፕቴምበርን ስናከብር አዲስ የሚመረጡ ሰዎች አዲሱን አመት ስናከብር አዲስ የሚመረጠው የአመራር አካል ከኛ ጋር ሆነው የምናደርገውን ነገር ነገ ከነገ ወዲያ ግራንድ አይገባቸው እኛ ጋር ሆነው እንዲሰሩ እንፈልጋለን ከተቻለ ደግሞ እነሱ 30ኛ አመቱን ቶርናመንት እንዲያዘጋጁ ነው የምንፈልገው በዚህ አጋጣሚ ህዝቡን የምጠይቀው በቅንነት ያለምንም አድልኦ በዘር በሃይማኖት በአመለካከት በቁመት ከፍታ ምንም አንደኛውን ከአንደኛው ሳይለዩ ሁሉንም ኢትዮጵያዊ እንደ ወገን ሀዘን ሲሆን አብሮ ሀዘን ነው ደስታ ሲሆን ተደስተው ህዝባችንን በሚጠቅም ስራ ላይ ተግባር ላይ እኛ ፎከስ የምናደርገው እዚህ አውስትራሊያ ውስጥ ባለው ችግር ላይ ነው እርግጥ በዚህ ማስማሙና እኛም እንሰራቸው ነገሮች ቦይኮት በማድረግ የተጠመዱ ወገኖቻችን እንዳሉ እናቃለን እነን ለህዝቡ ለጀጅመንት እንተዋለን ግን ለወደፊቱ እኛም እንፈልገው እንደጀመርነው እዚህ ሀገር ያለው ችግርን ከመጥረፍ አቋያ ለምሳሌ የበርበሬና ሽሮኮ

0: ለዛሬ 30 ዓመት እኮ ሲደፋብን የነበረን ሰዎች ነን። ብዙ ጀብደኞች ነን፣ ግን ያችን እንኳን ቻለንጅ ማድረግ ያልቻለን ሰዎች ነን። እንደዚህ አይነት ችግሮችን እዚህ ውስጥ ያሉትን የእኛ ወገኖቻችን ፉትስክሬ ብንሄድ ያን ሁሉ አበሻ መንገድ ላይ የወደቀው አድቮኬት የሚያደርግለት ሰው ስለሌለ ነው። የኢትዮጵያ ችግር እንደ ችግር አክኖሎጂ እናደርጋለን፣ ግን እዚህ ያለው ወገኖቻችን ደግሞ ለእነሱ መቆም አለብን። አንዳንድ ጊዜ ችግር እኮ መፍታት ከቤት ነው አይደል? እንደ ችግር መፍታት የሚጀመረው ከዛ አኳያ የሚመጡት ሰዎች ከሁሉም ዎክስ ኦፍ ላይፍ በተለያየ ኤክስፔሪየንስ ያላቸው አንዳንድ ጊዜ የሚፈልጉ ሰዎች አሉ ይህን ፖዚሽኑን መያዝ። ግን መፈለግ ብቻ ሳይሆን መስራት መቻላቸውን ደግሞ እንደ ህዝብ፣ እንደ ማህበረሰብ እያንዳንዳችን መገመት አለብን። አንደርስታንድ ማንም ወደፊት መምጣት አሁን ባለንበት እኛም ከኛ በፊት የነበሩት ሰዎች ትሪት በተደረጉበት ምክንያት አይ ነው ኢት ዊል ቢ አ ቬሪ ቻሌንጂንግ ወደፊት መጥቶ እኔ ሊድ ማድረግ እፈልጋለሁ የሚል ሰው ማግኘት ቻሌንጂንግ ሊሆን ይችላል። ግን አይ ቲንክ ኢትስ ሪዋርዲንግ። አንድ ነገር ሲሰራ፣ አንድ ኦርጋናይዜሽን ሲሰራ ኮንቲኒዩቲ ፕላን መኖር አለበት። በአንድ ሰው ላይ ወይንም በተወሰኑ ጌቶች ላይ ብቻ መወሰን የለበትም። የሚመጡ ሰዎች ሊያጠፉ ይችላሉ። በጊዜ እነሱን አግዘናቸው ወደፊት የሚያራምዱ መሆን አለባቸው። እኛ እየደከመን ስንሄድ ቴክ ኦቨር የሚያደርግ ሰው መኖር አለበት። ካልሆነ ግን እኛው ሲጀመር ወልደ ነው እኛ ስንሞት ደግሞ እንዲሞት የምንፈልግ ከሆነ ቲንክስ ዩዝለስ። የሚጎዳው ማን ነው? እነኛ ሰዎች ሲሞቱ፣ ኦርጋናይዜሽኑ ሲሞት በህይወት የሚኖሩ ሰዎች ናቸው የሚጎዱት። ስለዚህ ነዋሪዎቹ ይሄ በመኖሩ እንጠቀማለን ብለው የሚያስቡ ሰዎች ምርጫው ላይ ቢያተኩሩበት እና ጥሩ ነው የሚሉትን ሰው ወደፊት ይዘው ቢመጡ እንመክራለን። ለማጠቃለል የመቃብር ስፍራውን በተመለከተ ብዙ ሰው የተቻለውን ያህል ሰው እንዲፈርም እንፈልጋለን። ኤጌን አሁንም የተወሰኑ ሰዎች ለዚህ ማህበረሰብ የሚያስፈልገው ሽሮና በርበሬ ማምጣት ሳይሆን ኢትዮጵያ ውስጥ ያለውን መንግስት መቀየር ነው ብለው የሚያምኑ ሰዎች አሉ። በእነሱ እይታ ትክክል ሊሆን ይችላል፣ ግን ህዝቡ ደግሞ ያንን ጀጅ ማድረግ አለበት። ቅድም እንዳልኩት ኢትዮጵያ ውስጥ ያለውን ችግር አክኖሎጅ እናደርጋለን። ማገዝ የምንችለውን መስራት የሚገባን ማድረግ አለብን፣ ግን ዳይሬክትሊ የኢትዮጵያን ፖለቲካ እዚህ ሆነን ኢንፍሉዌንስ ማድረግ አይ ቲንክ ሰፋርፌች በጣም በጣም ከባድ ነው የሚሆነው። ግን ከቻለን ጉልበት ካለን እዚህ ያለውን ኦርጋናይዜሽናል ስትሬንግዛችን አጠንክረን እዚህ የአውስትራሊያ መንግስት የኢትዮጵያን መንግስት ኢንፍሉዌንስ ማድረግ የሚችልበትን ቱ ዛት ኤክስተንት እኮ ማዕቀብ አውስትራሊያ አዶኖ በምን መልኩ ማዕቀብ አውስትራሊያ መጣል እንደምትችል አላውቅም። ያንን ሁሉ እኮ ጉልበት እዚህ ሆነ ማዳበር እንችላለን። ኢትዮጵያ ውስጥ ያለ አምባገነን ኢትዮጵያ ውስጥ ያለን ጉልበተኛ እዚህ ሆነን ማስተካከል እንችላለን። አውስትራሊያ ውስጥ ያሉ ፖለቲከኞቹን ኢንፍሉዌንስ ማድረግ ከቻለን ግን እንደተለመደው ቀጥታ የኢትዮጵያ ፖለቲካ ውስጥ መሳተፍ ስለሆነ ያስቸግራል። እና አንዱም እኛ ከምንወቀስበት የቀብር ስፍራ ማቋቋሙ አያስፈልግም የሚሉ አካላት አሉ። ግን ያስፈልጋል የምትሉ ካላችሁ ፊርማችሁን አስቀምጡ። የመልቲ የር ፕሮጀክት ነው የሚሆነው። እኛ እንጀምረዋለን፣ የሚመጡ ሰዎች ደግሞ ይቀጥላሉ። ከዛ የጀኔሬሽን የሚኖር ነው በቃ የሚጠፋ ማንም አይነካውም። አንድ ጊዜ የቀብር ስፍራ የፐብሊክ ከሆነ ከተቋቋመ ማንም አይነካው ስለሚሆን ኢትዮጵያዊነታችንን ቅርስ ነው ትተን የምናልፈው። ከዚህ አኳያ ሁሉም ሰው እንዲፈርምም እናበረታታለን እንፈልጋለን።
1: ዶክተር ተስፋዬ ግዛው በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን።
0: እግዚአብሔር ይስጥልኝ ካሽ። ሁልጊዜ እንደተለመደው የእናንተ ትብብር አይለየንም። አዲሱ ዓመት ደግሞ ሲመጣ በካምናው በተሻለን አብረን እናከብራለን ብለን ተስፋ እናደርጋለን። እግዚአብሔር ይስጥልኝ ካሽ፣ አመሰግናለን።

አርባዎቻችን እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትራሊያ። ቸር ይቅደመን።

0: ሰላም እንደምናምሽታችኋል አድማጮቻችን የሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። ለዛሬ ከዝናቸው መካከል ግብጽና ኤርትራ በቀይ ባህር ጉዳይ የገቡት ስምምነት ምን ይላል? ትናንት የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ዓላማው ምንድነው? የሚደገፈውስ በማን ነው?
1: ህወሓት ለመናድ አይደለም የተንቀሳቀሰው። ህወሓትማ አሁን ህወሓት የሚባል እኮ ከኢትዮጵያ ፖለቲካ እኮ ተሰርዟል። አሁን ያለው ግን በህወሓት ስም የሆነ የተደራጀ አንድ ቡድን አለ ትግራይ ውስጥ።
0: ዓለም አቀፍ የህብረተሰብ ጤና አደጋ የተባለው የኢቦላ ወረርሽኝን የተመለከተ ዘገባ አበይቶቹ ናቸው። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና ባጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን አገራት ብቻ ነው አሉ። በግብጽ የውጭ ጉዳይ ሚኒስትር ዶክተር ባዲር አብደላቲ የተመራ የሀገሪቱ ልዑክ ከትራንት በስቲያ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ውይይት ያደረገ ሲሆን ሁለቱ አገራት ከቀይ ባህር ጋር የተያዙ ስምምነቶችን ተፈራርመዋል። ዝርዝር አለ።
2: የቀይ ባህር ጉዳይ የሚመለከተው የባህሩን ጠረፍ አገራት ብቻ እንደሆነ ግብጽና ኤርትራ ገለጹ። ሁለቱ አገራት ይህን የገለጹት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት በተፈራረሙበት ወቅት ነው። የኤርትራ የትራንስፖርትና ኮሙኒኬሽን ሚኒስትር አቶ ብርሃነ ተስፋ ስላሴ ከግብጽ የትራንስፖርት ሚኒስትር ሌተናንት ጄኔራል ኢንጂነር ከማል አልዋዚር ጋር ስምምነቱን ፈርመዋል። ለስምምነቱ ቅዳሜ ግንቦት 8 2018 ዓ.ም ወደ አስመራ የተጓዙት የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲና የትራንስፖርት ሚኒስትሩ ሌተናንት ጄኔራል ከማል አልዋዚር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። በውይይቱ ላይ የግብጹ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራት ነው ማለታቸውን መስሪያ ቤታቸው አስታውቋል። ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ተገልጿል። የውጭ ጉዳይ ሚኒስትሩ ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን ዓላማ ግብጽ እንደምትደግፍና ለቀይ ባህር አጎራባች ሀገራት አንድነትና ሉዓላዊነት እውቅና እንደምትሰጥም አክለዋል። የኤርትራው የማስተዋወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሁለቱ ሀገራት የባህር ላይ የትራንስፖርት ስምምነት የተፈራረሙት በነጻነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴን መርህ መሰረት በማድረግ በዘርፉ ትብብርን ለማጠናከር እንደሆነ ጠቅሰዋል። ፕሬዝዳንት ኢሳያስ በኤርትራና ግብጽ መካከል ሁሉን አቀፍ ትስስር ማጠናከር ለሁለቱም ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑን አስመረውበታል ሲሉም የማስተዋወቂያ ሚኒስትሩ አክለዋል። የግብጽ የትራንስፖርት ሚኒስትር ሌተናንት ጄኔራል ከማል አልዋዚር በበኩላቸው ካይሮ የአስመራን የወደብና የባህር ትራንስፖርት ልማት መደገፍ ትሻለች ማለታቸው ተገልጿል። በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብጽና የኤርትራ ወደቦችን የሚያስተሳስረውን የካርጎ እንቅስቃሴ በተመለከተ የተደረሱትን ስምምነቶች ማሞካሽተዋል። ያለፈው አመት መባቻ ላይ የኤርትራው ፕሬዝዳንት ለይፋዊ የስራ ጉብኝት ወደ ካይሮ ማቅናታቸው ይታወሳል። ከኢትዮጵያ ጋር በታላቁ የዳሴ ግድብ የምትወዛገበው ግብጽ ከሌሎች የኢትዮጵያ ጉራባች ሀገራት ጋር እንደምታደርገው ሁሉ ከአስመራ ጋር ያላትን ግንኙነት እያጠናከረች መጥታለች። የቀይ ባህር ፍላጎቷን በተደጋጋሚ መግለጿን የቀጠለችው ኢትዮጵያ ከኤርትራ ጋር ያላት ግንኙነትም ውጥረት እንዳጠላበት ነው።
0: በትግራይ ባጭር ጊዜ አሁን ያለውን ስርዓት ጥሎ ሁሉን አቀፍ ስርዓት ለመመስረት ያለመ ነው የተባለ ምክር ቤት ትናንት በአዲስ አበባ ተቋቁሟል። ለመሆኑ ይህ ምክር ቤት እነማንን ያዘ ነው? በማንስ ይደገፋል? ላይን ጽጋብ አቶ ብርሃነ ገብረ ኢየሱስን አነጋግራለች። አቶ ብርሃነ ትናንት የተቋቋመው ምክር ቤት የሚዲያ ኮሚቴ አመራሮች መካከል አንዱ ናቸው።
1: ትግራይ ውስጥ ያለው የፖለቲካ እንቅስቃሴ፣ የፖለቲካ ምስቅልቅል መሰረታዊ ለውጥ ለማምጣት ከተፈለገ የሁሉም ትግራይ ውስጥ የሚንቀሳቀሱ ፖለቲካዊ ኃይሎች፣ ለውጥ ፈላጊዎች፣ ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች፣ ከሲቪል ሶሳይቲም ከተለያዩ ማህበራትም የተውጣጣ ወደ ምክር ቤት በማሳደግ ትግራይ ውስጥ የሁሉም አቅሞችን በመጠቀም ለውጥ ለማምጣት ታሳቢ ያደረገ ነው። ከዚህ አኳያ እስካሁን ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ድርጅቶች እና ታዋቂ ሰዎች፣ የሚዲያ አካላት የማህበራት አደረጃጀቶችን ያካተተ ትላንትና በይፋ ምክር ቤት ተመስርቷል ማለት ነው።
3: ዋንኛው ማሳካት የምትፈልጉት ነገር ምንድነው? የተቀመጠ ጊዜ ገደብ ሳለ?
1: ጊዜ ገደብን በተመለከተ እንግዲህ እኛ ጊዜው ማጠር አለበት ነው። ካሁን በኋላ የትግራይ ህዝብ በዚህ አሁን ባለበት ሁኔታ ረጅም ጊዜ መሄድ አይችልም፣ መቋቋም አይችልም። ኢኮኖሚካሊ በጣም እየተጎዳ ነው፣ ህዝቡም እየተፈናቀለ ነው። ህዝቡ በዚህ ደረጃ ረጅም ጊዜ መሄድ አለበትም ብለን ስለምናምን ጊዜው በማጠር አለበት። የርብር ማዕከሉ ቀጣዩ ወራትን መሰረት ያደረገ ቢሆን እስከ አንድ ወር ያለው ካልሆነ ደግሞ እንደ ሁኔታው እየታየ የትኩረት አቅጣጫውን በመለየት መረራረብ አለብን ብለን ነው ያሰብነው። የጊዜው ሁኔታ እንደ ስራችን ነው የሚወሰነው። ሶስት አላማዎች መሰረት አድርገን ነው እየሄድን ያለ ነው። አንደኛ ይህ ቡድን ተደጋጋሚ ተፈትኖ የወደቀ የትግራይ ህዝብም ለዚህኛው ምስቅልቅል ያደረሰ ያበቃ ቡድን ስለሆነ፣ ስለዚህ ይሄ ቡድን እና አጃግሬዎቹን የጦር አዛዦቹን መሰረት ክልሉን አፍኖ እየበዘበዘ ያለ ኃይል ስለሆነ ይሄ ኃይል በአጭር ጊዜ ከትግራይ ህዝብ ጫንቃ መወገድ አለበት የሚለው ነው አንደኛው ዓላማ። ሁለተኛ እሱን ተከትሎ ክልሉ ውስጥ የሚመጡ የተለያዩ ክራይሲሶች እንዳይፈጠሩ ብዙ የጦር መሳሪያ ተበተናለ፣ የታጠቀ ኃይል አለ፣ ድንበሩ ክፍት አድርገው የውጭ ኃይሎችን እንደፈለጉ እንዲንቀሳቀሱ አድርጓቸዋል። ስለዚህ ጠባብ ቡድን በሚወገድበት ጊዜ ክልሉ ወደ አላስፈላጊ ትርምስ እንዳይገባ ደግሞ የሰላምና ጸጥታ ማረጋጋት ሁለተኛ ዓላማችን አድርገን ነው ያስቀመጥነው። ሶስተኛ ደግሞ ይሄ ከተረጋጋ በኋላ አንዱ የበይ ተመልካች የሚሆንበት አንዱ ደግሞ ተሳታፊ የሚሆንበትን የፖለቲካ ምህዳርን በማስወገድ የትግራይን ህዝብ ይገባኛል፣ ይመለከተኛል የሚል ሁሉም ውጭ ሀገር የሚኖር ሀገር ውስጥ የሚኖር ትግራይ ውስጥ የሚኖር ያካተተ አቃፊ ለሁሉም አሳታፊ የሆነ መንግስት የመመስረት ዓላማ አንግበን ነው እየተንቀሳቀስን ያለ ነው።
3: እናንተ ቡድን ብላችሁ የምትጠሩት አካል ማን ነው?
1: የሆነ የጦር መሳሪያና ታጣቂ ኃይሎች አሰባስቦ ትግራይ ውስጥ እየዘረፈና እያመፀ እየገዛ ያለ በዝባዥ ቡድን አለ። ስሙ ለራሱ እስካሁን የሰጠው ነገር የለም። ከዚህ በፊት ህወሓት በሚለው ድርጅት ሁላችንም የህወሓት አመራር ሁነን ስንንቀሳቀስ የነበርንን ከዛ በኋላ ድርጅቱ በስትራቴጂክ ሊደርሺፕ ፌይለር ምክንያት አመራሩ ለሁለት ለሶስት ተከፋፍሎ የተለያዩ ድርጅቶችን መስርተዋል። ይህ ድርጅት ግን ከዛ ድርጅት የወጡ ጥቂት በዝባዦችና ቡድኖች ግን አሁን የሰራዊት ይዘው ክልሉ እየመሩ ስለሆነ ስማቸው ራሳቸው መጥራት ይችላሉ። እኔ ግን የሆነ ቡድን የተደራጀ ትግራይን ወደ ጦርነትና ወደ አላስፈላጊ ትርምስ ለማስገባት በመፈንቅለ መንግስት ትግራይን ተቆጣጠረ የሆነ ኃይል አለ። ለዚህ ኃይል ለማስወገድ ነው እኛ እየሰራን ያለ ነው።
3: ቀደም ብለህ የገለጽካቸውን አላማዎች በምን መልኩ ነው ተግባራዊ የምታደርግባቸው? መንገዶች ምንድን ናቸው?
1: እነዚህ ቡድኑ ለማስወገድ የምንጠቀምባቸው መንገዶች ሁሉም አቀፍ የትግል ስልት ነው የምንጠቀመው። በዋናነት ክልሉ ወደ አላስፈላጊ ትርምስን ወደ አላስፈላጊ ደም መፋሰስን ባለማስገባት ወይም ደግሞ እሱን የሚቀንስን አቅጣጫ ተከትለን እነዚህ ነገሮችን ለማሳካት ነው የምንፈልገው።
3: በርቀት ስርዓታዊ ለውጥ ማምጣት ይቻላል ወይ?
1: ህወሓትን ለመናድ አይደለም የተንቀሳቀስ። ህወሓትማ አሁን ህወሓት የሚባል እኮ ከኢትዮጵያ ፖለቲካ እኮ ተሰርዘዋል። አሁን ያለው ግን በህወሓት ስም የሆነ የተደራጀ አንድ ቡድን አለ ትግራይ ውስጥ። አሁን ህወሓት ብዬ ልበልጠራው የምችለው እኮ ህጋዊ መሰረትም የለውም፣ ፖለቲካዊ መሰረትም የለውም፣ ቅቡልነትም የለውም። አሁን ነገ ጠዋት ምርጫ ቢመጣ ህወሓት ነኝ ብሎ መጥቶ የሚወዳደር የሆነ ቡድን የለም።
3: ምርጫ ቦርድ ያለው እሰጥ አገባ እንዳለ ሆኖ ግን ኦን ደ ግራውንድ ያለው ድርጅት ግን ቲፒኤልኤፍ ኦር አዝ ህወሓት አለ። አሁንም ተቆጣጥሮ ያሉት የመንግስትነት ስልጣን እንደያዙ ያወጁትንም እነሱ ናቸውና አሉ እና በርቀት ይህንን ማሳካት ይቻላል ወይ?
1: ትግራይ ውስጥ በኃይል የተቆጣጠረ ቡድን አለ። ይሄ ቡድን ፕሪቶሪያ ስምምነት መሰረት ከፌደራል መንግስት ለጊዜ ተራዝሞለት የሄደው የፕሬዚዳንት ጀነራል ታደሰ ወረደም እሱን

0: መፈንቅለ መንግስት አስወግዶ የተቋጠረ ስልጣን አለ። ይሄ ደግሞ ህጋዊ ያልሆነ ቡድን ነው፣ የጦረኛ ቡድን ነው ነው ምለው ነው። እኔም ድርጅት የማያምነው ይሄኛው ነው። ሁለተኛ በርቀት እንዴት ተስተካክቷላችሁ የሚለው እንደሚታወቀው ትግራይ ውስጥ ለሁሉም የፖለቲካ ኃይሎች ምቹ የፖለቲካ እንቅስቃሴ ለማድረግ አመቺ ባለመሆኑ አመራሩ ከትግራይ ወጥቶ በተለያዩ የትግራይ ዙሪያ ያሉ ከተሞች ሊሆን ይችላል፣ ክልሎች ሊሆን ይችላል፣ አዲስ አበባ ሊሆን ይችላል አለ። አብዛኛው ደጋፊና የለውጥ ዋና አካል የሆነ ግን ትግራይ ውስጥ ነው ያለው። ህዝቡ ነው የለውጥ አካል፣ ወጣቱ ነው የለውጥ አካል። ኢቭን ሰራዊቱ ነው እዛ እነሱ ጋር ያለው ሰራዊቱም በብዛት የለውጥ አካል ነው። በዋናነት የሚያሳካው እዛው ተጨቆ ነው ያለው ህዝቡ በመሆኑ በርቀት ለውጥ አይመጣም የሚለው ነገር እኔ ትክክል አይመስለኝም።
1: መልካም፣ አንድ የመጨረሻ ጥያቄ ላንሳና ከአሁን በፊት የለውጥ ፈላጊዎች እንቅስቃሴ አሁን ደግሞ የሰላምና ለውጥ ምክር ቤት በጠቅላይ ሚኒስትር አብይ አህመድ በሚመራው መንግስትና እንዲሁም የደህንነት መስሪያ ቤት እንደተዋቀራችሁ እነሱ ስፖንሰር እንደሚያደርጓችሁ ነው የሚገለጸው። ክስ ይቀርብባቸዋል። በዚህ ላይ ምን ምላሽ አለክ?
0: ፌደራል ነው ስፖንሰር የሚያደርጋችሁ በፌደራል በደህንነት የተቋቋማችሁ እንደዚህ ነው የሚባል አልዋልታ ነው። አሁን እኛ ትግራይ ውስጥ በፈለግነው አመለካከት የያዝነው የፖለቲካ አላማ ፕሮግራማችን ለህዝብ አስርጸን አሳምነን መንግስታዊ ህዝባዊ ስልጣንን አሸንፈን ለመቆጣጠር ምቹ ሁኔታ ስለሌለ አዲስ አበባ መጥተናል። አዲስ አበባ በመጣንበት ጊዜ ደግሞ ከፌዴራል መንግስት ጋር የሚያገናኘን አንድና አንድ ዋነኛው ትግራይ ውስጥ የፕሪቶሪያ ስምምነቱ እንዴት መተግበር አለበት የትግራይ ህዝብ ከአሁን

0: ተዋጽኦና ድጋፍን ማድረግ ያለበት የሚለው ከፌደራል መንግስት ጋር እንደ ድርጅትም እንደ ለውጥ ፈላጊዎችም ንግግር ሲደረግ ነበር። ከዚህ ውጪ ግን በተለየ ሁኔታ ፌደራል መንግስት እኛን እንደፈለገው እንደሚዘውር ወይም በእነሱ የሚባለው ነገር የዛ ቅድም ያልኩትን የጠባብ ቡድን የፕሮፓጋንዳ የረቀቅ መርዝ ካልሆነ በስተቀር እኛ የሀፍት ምንጫችንን ከደጋፊዎቻችንና ውጭና ውስጥ ያሉ የለውጥ ፈላጊ ኃይሎችን ነው። ስለዚህ ብናደርግም ብንተባበር ከፌደራል መንግስት ምንም ችግር የለውም። ግን እስካሁን ያለን ግንኙነት ግን ፌደራል መንግስቱና እኛ ፕሪቶሪያ ስምምነቱ እንዴት ትግራይ ውስጥ ወደ መሬት መውረድ አለበት የሚለውን ተደጋጋሚ ውይይቶችን ከፌደራል መንግስት ጋር ይደረጋል። ከዚህ ያለፈ ዝም ብሎ ልክ ፌደራል መንግስት ትግራይ በተለየ ሁኔታ እንደዚህ እያደረገ ነው የሚለው መልእክት ለማስተላለፍ ቡድኑ የሚጠቀምበት የአፍራሽ እንቅስቃሴ ካልሆነ በስተቀር እኛ ለውጥ ፈላጊዎች ሆነንም እንደዛ እየሰራን ነበር። አሁን እንደ ድርጅትም እንደዛ ነው እየሰራን ያለ ነው። ትናንት የተመሰረተው የሰላምና የለውጥ ምክር ቤትም ይህን መሰረት አድርጎ ነው እየሰራ ያለው።
1: አድማጮቻችን እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ኬኔዲ አባተ ያሰማናል።
2: በኬንያ በአሽከርካሪዎች ስራ ማቆም አድማ ምክንያት መደበኛ እንቅስቃሴዎች ተስተጓጎሉ። አሽከርካሪዎች ስራ በማቆም ተቃውሞአቸውን የገለጹት ከዚህ በፊት ታይቶ በማይታወቅ ሁኔታ የነዳጅ ዋጋ ላይ ከ20 በመቶ በላይ ጭማሪ በመደረጉ ነው። ተቃውሞውን ተከትሎ ከ200 በላይ ሰዎች በቁጥጥር ስር ውለዋል። AI የሚሰጣቸው ፈጣን ምላሾች የሰው ልጅን የማሰባቀም ሊያዳክሙ እንደሚችሉ ባለሙያዎች አስጠነቀቁ። በUK የሚገኘው ሳይንሳዊ ምርምር ተቋም Royal Observatory Greenwich AI ላይ የሚኖር ሙሉ በሙሉ የሆነ ጥገኝነትን ማስወገድ ይገባል ብሏል። ኢራን በፓኪስታን በኩል ለአሜሪካ አዲስ የሰላም እቅድ ማቅረቧ ተነገረ። ነገር ግን ዩራኒየም የማበልጸግ መብቷ ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የውጭ ጉዳይ ሚኒስቴሩ ገልጿል። የእስራኤል ጦር ከኢራን ጋር ለሚኖር ሌላ ዙር ጦርነት እየተዘጋጀ መሆኑ ተዘገበ። አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻው ውስጥ በመሳተፍ የኢራንን የኃይል ማመንጫ መሰረተ ልማቶች ኢላማ እንደምታደርግ የሀገሪቱን የደህንነት ባለስልጣን ጠቅሶ ካንዘግቧል። ኩዌትና ኳታር በሳውዲ አረቢያ ላይ የተፈጸመውን የድሮን ጥቃት አወገዙ። ኳታርና ኩዌት መግለጫውን ያወጡት ሳውዲ አረቢያ የአየር መከላከያ ስርዓቶቿ 3 የጥቃት ድሮኖችን መተው መጣላቸውን ካሳወቀች በኋላ ነው። አሜሪካ ላይ ለወታደራዊ እርምጃ ሐሰተኛ ምክንያቶችን ያደረጀች ነው ስትል ኩባ ከሰሰች። የአሜሪካው ፕሬዝዳንት የኩባ ኮሚኒስት አመራሮችን የቬኔዙዌላ ፕሬዝዳንት ማዱሮን ለሚያዝ የወሰዱትን አይነት ወታደራዊ እርምጃ እንደሚጠብቃቸው ማስጠንቀቃቸው አይዘነጋም። አድማጮቻችን ለሰዓቱ ያዝናቸው አጫጭር ዜናዎች እነዚህ ናቸው።
1: የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲል አወጀ። የአፍሪካ በሽታ ቁጥጥርና መከላከል ተቋም CDC እንደገለጸው እስካሁን ከ100 በላይ ሰዎች በበሽታው ህይወታቸው አልፏል። ከሞቱት በተጨማሪም በአገሪቷ ከ390 በላይ ሰዎች በበሽታው የተጠረጠሩ ሲሆን በኡጋንዳ 2 ሰዎች በበሽታው መያዛቸው ተረጋግጧል። በበሽታው የሚያዙና የሚሞቱ ሰዎች ቁጥር የጨመረ መምጣቱም ስጋትን ፈጥሯል። CDC ከዲሞክራቲክ ሪፐብሊክ ኮንጎ፣ ከኡጋንዳ፣ ከደቡብ ሱዳንና ከዓለም አቀፍ አጋሮቹ ጋር በሽታውን መቋቋም ስለሚቻልበት መንገድ እንዲሁም ድንበር ላይ መደረግ ስላለበት ቁጥጥር መምከሩንም ገልጿል። ኢቦላ ለሞት የሚዳርግ አደገኛ የሆነ ተላላፊ በሽታ ነው። በሽታው ከሚተላለፍባቸው መንገዶች አንዱ በቫይረሱ ከተያዙ ሰዎች የሚወጣ የሰውነት ፈሳሽ ጋር የሚኖር ንክኪ ነው። ይህም ደም፣ ምራቅ፣ የወንድ የዘር ፈሳሽ፣ ከሴት ብልት የሚወጣ ፈሳሽ፣ ሽንት፣ ሰገራና ላብን ይጨምራል። የሌሊት ወፍ፣ ዝንጀሮ፣ ጦጣ፣ ጃርትና ድኩላ በሽታውን ያስተላልፋሉ። ለምግብነት የሚታደኑ የዱር እንስሳት ስጋ ላይም ቫይረሱ ሊኖር ይችላል። በኢቦላ ሳቢያ የሞቱ ሰዎችን አስክሬን መንካትም ለበሽታው ያጋልጣል። በዚህ በሽታ የተያዘ ሰው መጀመሪያ ላይ እንደ ትኩሳት፣ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመምና ጉሮሮ መከርከር አይነት ምልክቶች ይታዩበታል። ቫይረሱ በሰውነቱ ውስጥ ሲሰራጭ ደግሞ ማስመለስና ማስቀመጥ ይከሰታል። አንዳንድ ሰዎች ደግሞ ሰውነታቸው ውስጥና ከሰውነታቸው ውጪ ደም ይፈሳቸዋል። በቫይረሱ የተያዙ ሰዎች ምልክት የሚያሳዩት ከሁለት ቀናት እስከ 3 ሳምንት ባለው ጊዜ ውስጥ ነው። ኢቦላ

0: ደወባና ታይፎይድ ካሉ ህመሞች ጋር ተመሳሳይ ምልክቶችም አሉት። ነገር ግን ሰዎች በኢቦላ መያዛቸው የሚረጋገጠው በቤተ ሙከራ በሚደረግ ምርመራ ብቻ ነው። ክትባትና መድኃኒት ያላቸው የኢቦላ ቫይረስ ዝርያዎች ያሉ ሲሆን አሁን የተከሰተው ፑንዲቡጊዮ ቫይረስ ግን ምንም አይነት የተረጋገጠ መድኃኒትም ሆነ ክትባት የለውም። በዲሞክራቲክ ሪፐብሊክ ኮንጎ በከፍተኛ መጠን የኢቦላ ወረርሽኝ የተነሳው ከአውሮፓውያኑ 2018 እስከ 2020 ባሉት አመታት ሲሆን 2300 ገደማ ሰዎች ሞተዋል። በ2022 በኡጋንዳ በተከሰተው የሱዳን ኢቦላ ዝርያ ወረርሽኝ ምክንያት ደግሞ 164 ሰዎች ለህልፈት ተዳርገዋል። በ2014 በጊኒ፣ በላይቤሪያና በሴራሊዮን የተነሳው የኢቦላ ወረርሽኝ ከምንጊዜውም በላይ የከፋ ሲሆን ከ11000 በላይ ሰዎች ሞተዋል። በመጨረሻም ስፖርት ወገን ያለማየው ዛሬ ምሽት በከፍተኛ ጉጉት ስለሚጠበቀው የአርሰናል ጨዋታ ይነግረናል።
1: የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት ጨዋታዎች ከአርብ ጀምረው ሲከናወኑ ቆይተዋል። አርብ ዕለት በተከናወነ ጨዋታ አስቶን ቪላ በሜዳው ሊቨርፑልን አስተናግዶ 4-2 አሸንፏል። ቅዳሜ ዕለት ምንም የእንግሊዝ ፕሪሚየር ሊግ ጨዋታ ባይከናወንም የኤፍኤ ካፕ የፍጻሜ ጨዋታ በቼልሲና በማንቸስተር ሲቲ መካከል ተከናውኗል። ማንቸስተር ሲቲ ይህንን ጨዋታ በአንቶኒዮ ሴሜኒዮ ጎል 1-0 በማሸነፍ የዘንድሮ የኤፍኤ ካፕ አሸናፊ መሆኑን አረጋግጧል። 6 ጨዋታዎች ደግሞ እሁድ ዕለት ተከናውነዋል። በዛሬው ዕለት ደግሞ አንድ ጨዋታ ይጠበቃል። አርሰናል በሜዳው በርንሊን ያስተናግዳል። አርሰናል የፕሪሚየር ሊጉ መሪ ሲሆን በርንሊ ደግሞ 19ኛ ደረጃ ላይ ተቀምጦ መውረዱን አረጋግጧል። ይህ ጨዋታ በተለይም ለለንደኑ ክለብ እጅግ ወሳኝ ጨዋታ ሆኗል። አርሰናል ይህንን ጨዋታ ማሸነፍ ብቻ ሳይሆን በብዙ ጎሎች ማሸነፍ ከቻለ ወደ ፕሪሚየር ሊጉ ዋንጫ የሚያደርገውን ግስጋሴ ይበልጥ የሚያጠናክርለት ይሆናል። በርንሊ በርካታ ጎሎችን የሚያስተናግድ ክለብ ሲሆን ከአርሰናል ጋር ባደረጋቸው ያለፉት 3 ጨዋታዎች ብቻ 10 ጎሎችን አስተናግዷል። በእነዚህ ጨዋታዎች በርንሊ ማስቆጠር የቻለው 1 ጎል ብቻ ነው። አርሰናል የዛሬውን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 82 ከፍ ያደርጋል። የጎል ልዩነቱን ከተመለከትነው አርሰናል 42 ጎሎች ሲኖሩት በሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ 43 ጎሎች አሉት። በኤፍኤ ካፕ የፍጻሜ ጨዋታ ምክንያት የሊጉ ውድድር ያመለጣቸው ማንቸስተር ሲቲና ቼልሲ በነገው ዕለት ተስተካካይ ጨዋታቸውን ያከናውናሉ። በዚህም መሰረት ማንቸስተር ሲቲ ከሜዳ ውጭ በርንማውዝን የሚገጥም ሲሆን ቼልሲ ደግሞ በሜዳው በወራጅ ቀጠና ውስጥ ከሚገኘው ቶተንሃም ሆትስፐር ጋር ይጫወታል። አርሰናልና ማንቸስተር ሲቲ ጨዋታቸውን ማሸነፍ ከቻሉ የሊጉ ዋንጫ ማረፊያ የሚታወቀው እሁድ በሚከናወነው የመጨረሻው የፕሪሚየር ሊጉ ጨዋታ ይሆናል። 38ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታዎች እሁድ 10 ሰዓት የሚከናወኑ ሲሆን አርሰናል ከሜዳ ውጭ ከክሪስታል ፓላስ ጋር የሚጫወት ሲሆን ማንቸስተር ሲቲ ደግሞ በሜዳው አስቶን ቪላን ያስተናግዳል።
0: አድማጮች ከመሰናበቴ በፊት አንድ መረጃ ልንገራችሁ። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር በአዲስ አበባ ተገናኝተው ተወያይተዋል። ሁለቱ ሚኒስትሮች በሁለትዮሽ ጉዳዮች ላይ በቀጠናው ባላቸው የጋራ ፍላጎት ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ላይ አስታውቋል። በተጨማሪም ባለስልጣናቱ ከፖለቲካና ከጸጥታ ጉዳዮች ባሻገር በሁለቱ ሀገራት መካከል ባለው ግንኙነት ህጋዊ የሰራተኛ ስምሪት ላይ መወያየታቸው ተገልጿል። አድማጮች ተከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማርኛ ከዩቲዩብ ገጻችንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች እስከምንገናኝ በያላችሁበት መልካም ምሽት መልካም ጊዜ ይሁንላችሁ።
2: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማ ፍንተማት

0: سلام تانب صحكم زخبركم تختاتلتي مدبنا جميرولو اب تقراي اب حاتير وان سرعتاو اللوت انم امتاكم تقالس بيت مخرى سلام اللوت انفليتو
1: تقراي تقاطر العفان وجلة كأنه خلال اللو مالك خال اي اب تقراي سلامن مردقا عن سلامن تتان مبتلو
0: ኤርትራን ግብጽን ዝተፈላለየ ስምምዓት ፈሪመን
2: ካፕቲ ተወጣው ተወዘበልኩም ናይ ቀይሕ ባህር ይሁን ናይ ካለ ተጠውበሉ ተዓገሱ ኣምባል ካብ ሓሊፎም ብዙሕ ኣጀንዳ ዝህልዎም ኣይመስለንን
0: ድሕሪ 8 ዓመታት ንፈለማ ጊዜ ኣብ ቴሌቭዥን ዝቐረበ ጀነራል ስብሓት ኤፍሬም ሓፀርቲ ዜናታት እውን ሒዝና ኣለና ንዝቕፅሉ 15 ደቂቕ ምሳኹም ዝፀንሕ ዓወት ገብሪ እግዚኣብሔር እዩ ትግራይ ኣብ ሓፂር እዋን ስርዓታዊ ለውጢ ብምምፃእ ሓቆፋይ መንግስቲ ከምዚ ምስረት ቤት ምክሪ ሰላምን ለውጢ ነፍሊጡ እቲ ምስረቱ ብሰንበት ወግዓዊ ዝገበረ ዝተፈላለዩ ውድባት ፖለቲካ ትግራይን ሲቪክ ማሕበራትን ዝሓቆፈ ውዳበ ከምዝኾነ ተገሊጹ ኣብዚ ጉዳይ ካብ ኣመራርሓ ሚድያ ኮሚቴ እቲ ቤት ምክሪ ንዝኾነ ኣይተ ብርሃነ ገብረ ኢየሱስ ኣዘራሪብናዩ ኣለና
1: ኣብ ሓለፉ 6-7 ወርሕ ዘለየት ለውጢ ብዝብል ተወዲዩና ብሓባር ንቃለ ዝነበርና 4 ብሔራዊ ውድባትን ትሉታት ሰባትን ዘካተተ እዩ ነይሩ እዚ ናይ ደለየት ለውጢ ምንቅስቃስ እዚ ድማ ኣብ ትግራይ ዘሎ መሰረታዊ ፀገም ክፈትሕ ብዝኽእል ኩሎም ናይ ትግራይ ዓቕምታት ናብ ሓደ ወዲብካ ኣብ ትግራይ መሰረታዊ ለውጢ ንምምፃእ ስለዝተሓሰበ ኩሎም ውድባት ናይ ትግራይ ዘካተተ ፃውዒት እዩ ተገይሩ በዚ መሰረት ናይ ትግራይ ውድባት 7 ብሔራዊ ውድባት ትሉታት ሰባት ናይ ሚድያ ኣካላት ናይ ማሕበር ተወከልቲ ሲቪክ ማሕበራት ተወከልቲ ዘለዎ እዚኦም ዘካተተ እዩ
3: ካብዞም ትብሎም ዘለካ ፖለቲካ ውድባት እንመን ኣለዎ እዚ
1: ባይቶና ዓረና ወለዶ ስምረት ሰብዓ እንደርታ ቃንጮ ወጀራት እውናት 7 እዚኦም ስናይ ተባሃሊ ዝነበረ ምስረታ ምስረቲ ኮይኖም ተሳቲፎም ኣለው እቱ ዕድል ግን ንኩሎም ናይ ትግራይ ብሔራዊ ውድባት ክፍቲ ዝኮይኑ ስለ ዘሎ እናተሓቆፉ ዝኸድሉ ኩነታት እዩ ክፍጠር ማለት እዩ
3: እዚ ቤት ምክሪ እዚ ንክጣየሽ እቲ ቀንዲ ደራኺ ምክንያት እንታይ እዩ
1: እቱ ኣብ ትግራይ ዘሎ ናይ ፖለቲካ ፀገም እዩ ትግራይ ንዘመናት መንግስታዊ ስርዓት ዝፈልጥ ሕደሮ ባዕሉ ንባዕሉ ዝመሓደር ህዝቢ ነይሩ ይኹን እምበር ሕዚ ብሓደ ዓፋንን ዓሌታውን ጉጅለ ህዝቢ ኣብ ሓሰረ መከርኡ ወዲቑ ይርከብ ምንትርሳኣንን ኣነ ዝደልዮን ዝባረክዎን ካሊእ ዝኾነ ይኹን ሓይሊ ትግራይ ክመርሕ የብሉን ኢሉ ሓደ ጉጅለን ንርኡ
3: ዓሌታዊ እትብልዎ ንስኹም መን እዩ
1: ካዚኩም የብሉን ቀደም ግን ኣብኡ እንዳሃለና ሕወሓት ነርና ድሕሪኡ ተማቂል ሕወሓትና ክተና ኣብ ሰለስተ ቦታ ሕዚ ግን ዝኾነ ስልጫል ጉጅለ ዓሌታዊ ጉጅለ እዩ ዘሎ
3: ብቐንዲ ክተዓውትዎ ትደልዩ ዕላማ እንታይ እዩ
1: ኣብ ትግራይ ብመሰረት ክልተ መሰረታዊ

0: ዝተሳዕዩ
1: ትግራይ ብግዜኣምን ምሕዳር እናተባሃለት ብሸፋቱ እናተመርሐት ክትኸደሉ ግዜ ከብቃዕ ስለ ዝግበ ናይ ባዕለ መረፃ እውን ክተካይ እንተኮይና እቲ ከባቢ እቲ ክልል ህዝቢ ሰላምን ፀጥታን ረኪቡ ኩሉ ተበቲኑ ዘሎ ወዲ ትግራይ ንዓዱ ተመሊሱ ይጠቕመኒ የሳግረኒ ዝብሎ ህዝባዊ መንግስቲ ዝምስርተሉ መረፃ ዝካየደሉ ግዜ ብቲ ዝምልከቶ መንግስታዊ ኣካል ዕላዊ ምስተገበረ ንዑ ምቹ ኩነታት ምጣር ዝብል እዩ ሓደ ህዝቢ መሪርዎ ኣሎ መንሰይ ይስደት ዘሎ ስለዚ ዓዱ ክነብረሉ ዝኽእል ዕድል ንምፍጣር ኣብ ውሽጢ ይኹን ካብ ክልል ወፃእ ዘሎ ኩሉ ህዝቢ ድማ ንኩሎም ዓይነት መማርፅታት ናይ ቃልሲ መማርፅታት ድልው ናይ ምግባር ነቲ ጉጅለ ንምእላይ ዘኽእል ብቑዕ መርሕነት ዝመሃብ ዓመፅ ክኸውን ይኽእል እዩ ክዛ ምላዓል ክኸውን ይኽእል እዩ ካልኦት ኣድለይቲ ዝበሃሉ ናይ ቃልሲ ዓሰረት ተጠቂሙ ነዚ ጉጅለ ዝእለየሉ ኩነታት ናይ ምፍጣር ምንቅስቃስ ንገብር ዘለና ህዝብና ንውድብና እንቢተኝነት ህዝባዊ እንቢተኝነት ክህሊ እዩ ናይ ስራሕ ኣድማታት ክህሊ እዮም ካልኦት ብዙሓት ሲቪል ዲስኦቢደንስ ዝበሃሉ ኣብኡ ዘካተተ እዩ ክኸውን
0: ሕዚ ኣብ ትግራይ ዘይተረጋግዐ ኩነታት ከም ዘሎ ይፍለጥ እዩ እሞ እዞም ተወስድዎም ስጉምትታት ናብ ዝገደደ መገዲ ወይ ድማ ኩነታት ዘእቱ ዶ ይክኸውንን
1: ትግራይ ካብቲ ሕዚ ዘለቶ ደረጃ ዝገድድ ምንም ነገር ክመፀ ይኽእል
0: ከም ቤት ምክሪ ሰላምን ለውጥን ኣብ ትግራይ ቤት ፅሕፈት ኣለኩም ዶ
1: ቤት ምክሪ ሰላምን ለውጥን ይትረፍ ዶ ኣብ ትግራይ ክንቀሳቀስስ ናይ ስምረት እኳ ዝነበረ ኣብኡ ቤት ፅሕፈት ኮ ሓይልታት ፀጥታ ተነቂሉ ኣብኡ ጉባኤ ከነካይድ ተገርና ኣብ ኣዲስ ኣበባ ና ጉባኤ ናካይድናዮ ቤት ፅሕፈትና እውን ኣዲስ ኣበባ ኢና ክፊትና ዘለና ዝበዝሑ ፓርታት እውን ተማሳሊ ከም ዓይነት ዕድል ሃልይዎም ዝበዝሑ ናብ ኣዲስ ኣበባ ይመፅኦም ዘለዎ ማለት እዩ ስለዘመቐለ ነዚ ዝቀፈቅድ ፖለቲካዊ ኩነታት ምችውነት ስለዘየለ ክንብሎ ዘለና ዓፋ ናይ ምንቅስቃስ ስለዘሎ ኣብ መቐለ ናይ ቤት ፅሕፈት ምክፋት ዕድል ይራኸብና ዘለና ማለት እዩ
0: ስርዓታዊ ለውጢ ኢኹም ክተምፁ ትብህጉ ዘለኹም ስርዓታዊ ለውጢ ብርሕቐት ኮይንካ ምፍፃም ይከኣል ዶ በየናይ መገዲ
1: ከን ውድባት ይኹን ካብ ዝውደቡ ዘለው ሲቪክ ሶሳይቲ ይኹን ካልኦት ፍሉጣት ሰባት ቤዚካሊ ንዖም ዝኽተል ማሓወር ኣብ መላእ ትግራይ ኣሎ ተመራርሓ እዩ ኣብ ኣዲስ ኣበባ ዘሎ እምበር ኣብ መላእ ትግራይ ኣሎ ስለዚ ኣባላቱ ደገፍቱ ደለይት ለውጢ ኩሎም ናይ ትግራይ መፃ ዕድል ይተሓስበና እዩ ዝብሉ ኣካላት ኩሎም ተዋዲዶም ከምፅዎ ዝኽእሉ ለውጢ እዩ
0: ብቲ ናይ ማእኸላይ መንግስቲ ናይ ኣብይ ኣሕመድ መንግስቲ እዮም ዝድገፉ ዝብል ነቐፌታታት ይቐርበልኩም እዩ ዝምውለኩም ኣካል መን እዩ
1: ንሕና ብመሰረቱ ምስ ፌደራል መንግስቲ ሓደ ዝገብረና ስምዕ ፕሪቶርያ እዩ ናይቲ ህዝቢ ትግራይ መከራን ስቃይን ከብቃዕሎ እቲ ህዝቢ ኩናት ኣይደልን ኩናት ዝደልዩ ውሕዳት ካብ ኩናት ተጠቀም ዝኾኑ ኣካላት እዮም ስለዚ ዝውዕል ፕሪቶርያ ብሰዓቱ ብግዜኡ ክትግበር ኣብ ትግራይ ተፈናቓላይ ህዝብና ናብ ቦቶ ክምለስ ሕገ መንግስታዊ ግዝኣት ትግራይ ድማ ናብ በዓል ዋኖ ክምለስ ምስ ፌደራል መንግስቲ ንራኸበሉ ኣብ ስምምዕነት ፕሪቶርያ መሰረት ዝገበረ እዩ ካብዚ ሓሊፉ ንሕና እንድገፎ ካብ ደገፍትና ካብ ንዓና ነቲ ለውጢ ዝሕግዙ ኣብ ውሽጢ ናብ ደገም ዝበሉ ዘሎ ኣካላት እምበር ፌደራል መንግስቲ ፍሉይ ንዓና ዝሕግዘሉ ምን መንገዲ የለን እቲ መተኣሰር ገመድና መራኸቢ ገመድና ስምዕ ፕሪቶርያ ከመይ ይተግበር መዓዝ ይተግበር ዝብል ኣብዙ ሓደ ዓይነት ርዲእት ስለ ዘለና ከም ተጋሩ እውን ስለዝፈረምና እዚ ንምትግባር ኢና ሓቢሮ ንሰርሕ ዘለና
0: ኣይተ ብርሃነ ገብረ ኢየሱስ ክብረት ያበለይ
2: ኤርትራን ግብፅን ብቀዳም 16 ግንቦት ኣብ ኣስመራ ሓባራዊ መስመራት መራኸብ ንምዕብዓልን ምትእስሳር ወደባት ኣብ ቀይሕ ባሕሪ ንምሕያልን ወግዓዊ ስምምዕ ምትሕብባር መጓዓዝያ ባሕሪ ከም ዝፈረማ ማእከና ዜና ክልቲኤን ሃገራት ገሊፀን እዚ ስምምዕ እንታይ ትርጉም ኣለዎ ኣብ ዝብል ንተንታነ ፖለቲካ ቅርና ኣፍሪቃን ማእከላይ ምብራቅን ዓብዱራሕማን ሰይድ ኣቦሓሽም ተወኪስና እዩ
3: ትርጉሙ ሓደ ቁጠባዊ ካልኣይ ሎጂስቲካዊ ዝኾነ ረብሓታት ከምፅእ ይኽእል እዩ ንክልትዮ ሃገራት ማለት እዩ ብተወሳኺ ከዓ ንኤርትራ ካብ ናይ ግብፂ ተመክሮ ብዙሕ ክትምሃር ትኽእል ማለት እዩ ኣብ መምሕዳር ናይ ወደብ ይኹን መስመር ናይ ንግዲ ናይ ባሕሪ ኣብ ከምኡ ብዙሕ ክትሕግዝ ትኽእል ንግብፂ ከዓ ካብ ቀይሕ ባሕሪ ክረኽቦ ዝኽእሉ ብፍላይ ከዓ ካብ ማያት ናይ ኤርትራ ናይ ዓሳን ናይ ካልእን ብዙሕ ጠቕምታት ክረኽቡ ይኽእሉ እዮም
2: እዚ ስምምዕ እዚ ኣብቲ ዞባ እንታይ ፅልዋ ክህልዎ ይኽእል
3: ስምምዖም እንዳ ሓየለ ኣብ ዝኸደሉ ግዜ ንኢትዮጵያ ከም ስጋት ክመፅእ ይኽእል እዩ ካብኡ ሓሊፍካ ከዓ ኣብቲ ዞባ ናይ ቀይሕ ባሕሪ ኤርትራን ግብፅን ሓደ ኣቋሚ ዘለዎን ፀጥታ ናይ ቀይሕ ባሕሪ ብናይ ኣብ ቀይሕ ባሕሪ ዘለዎ ሃገራት ጥራሕ እዩ ክሕሎ ዘለዎ ዝብል ተመሳሳለ ኣቋም ኣለዎም ስለዚ ነዚ ክሕይሎ ይኽእል እዩ እዚ ዝገብሮ ዘለዎ ስምምዕ ኣብ ዝዋን እዚ ብቐጥታ ዳሓር ንበዓል ስዑድያን ካልኦት ናይ ቀይሕ ባሕሪ ሃገራትን እንዳሳተፉ ናይ ቀይሕ ባሕሪ ፀጥታን ምትሕባር ናይ ሃገራት ቀይሕ ባሕሪ ዝብል ሓደ ትካል ኣብ ምፍጣር እውን ክበፅሑ ይኽእሉ እዮም እቲ ሓደ ፀገም ዘሎ ኣብዚ ንሕረፍ ኪድካለይ ግን ክልትኤን ሃገራት ኤርትራ ይትኹን ግብፂ እዚ ከይከውን ይኽእል እዩ እቲ ቀንዲ ዓላማናታትን ኤርትራ ብውሕዱድ 35 ዓመት ኣብቲ ከባብላ ማለት እዩ ነፃነት ካብ ተወስድ ማለት እዩ ከምዚ ሕጂ ኣብዝወን እዚ ኣብዝምዕብለሉ ዘሎ ግዜ እዚ ብግዜያዊ ኩነታት ዝተደረኸ ምቅራብ ይደኣ እምበር ብስትራቴጂካዊ ኣረኣያ ዝነቐለ ኣይኮነን ክበሃል ይከኣል እዩ

0: ክልቲ ኣተን ሃገራት ከዓ ምናልባት ብኢትዮጵያ ዝግበር ዘሎ ናይ ቀይሕ ባሕሪ ኣፍ ደገ ናይ ምርካብን ካልእን ብንግብፂ ከዓ ብናይ ናይል ሪቨር ናይ ሓስ ፈለግ ኒል ዘሎ ፀገማት ምሱታት ኣተኣሳሲሮም ናይ ግዜያዊ ረብሓ ምትእሳር ክኸውን ይኽእል እዩ። እዚ ሕጂ ነቲ ዓብ ረብሓታት ናይ ቁጠባን ናይ ሎጂስቲክን ካልእን ዝተባህለ ናይ ፀጥታን ምናልባት ኣብ ግብሪ ከየውዕሎ ይኽእል እዩ።
1: ከምቲ ዝበልካ እዩ ናይ ኢትዮጵያ ጠለብ ኣፍ ደገ ባሕሪ ሕጂ እውን እናቐፀለ እዩ ዘሎ። እንተኾነ ኣሜሪካ ኤርትራን ኢትዮጵያን ኣብ ስምምዕ ክበፅሓ ተፅዕር ከም ዘላ እዩ ዝንገር። ምዚ ብዝተኣሳሰር እቲ ኣብ መንጎ ኤርትራን ግብፅን ዝተፈረመ ስምምዕ እንታይ ለውጢ ከምፅእ ይኽእል?
0: እዚ ብዙሕ ዘምፅኦ ለውጢ ዝህልዎ ኣይመስለኒን እዩ። ምክንያቱ እቲ ፀገም መንቀል እዩ ካብ መንግስቲ ናይ ኢትዮጵያ እዩ። ንሳቶም እዮም ልኡላዊ ግዛኣት ናይ ኤርትራ ኣብ ትሕቲ ልኡላዊ ግዛኣት ናይ ኢትዮጵያ ክእትዉ ዝህቅኑ ዘለዉ። በዚ ምክንያት እዚ ካብዚ ንድሕር ዓዲ ውዒሎም እሞ ብሰላም ብናይ ዓለም ሕጊ ተሓባቢርና ንስራሕ ንጠቀም ገለ ንድሕር ኢሎም ኣብኡ ፀገም ከጓንፎም ኣይክእልን እዩ። እዚ ናይ ኣሜሪካ ዝበልካ ንክልቲኣቶም ክረኽቡ ብዙሕ ማለት ርኡይ ዝኾነ ካብ ኣሜሪካ ዝወፀ ይኹን ካብ ኤርትራ ወይ ካብ ኢትዮጵያ ንዑ ዘመላኽት ጉዳያት የለን። ብጀካ ናይ ሶሻል ሚድያ ናይ ካልን ፕሮፓጋንዳን ገለ እንተዘይኮይኑ ምናልባት ሸነኽ ኣሜሪካ እተሎ እንታይ እዩ ኣብ ውግእ ንኸይተኣትዉ ኣብዚ ከባቢ እዚ ከዓ ቁልውላው ንኸይፍጠር ዝብል ምኽርን ዳርጋ ሓበሬታን ወይ ሓሳብን ካብ ምሃብ ሓሊፎም ንክልቲኦም ክሰምዑ ዝደፋፍኡ ዘለዎ ኣይመስለኒን። ኣብዚ እዋን እዚ ኤርትራ ልውላዊ ግዛኣተይ ናብ ኢትዮጵያ ዩቶ ዳዩቶ ዝበሃል ዝኾነ ሃገር ዝቕበሎ ነገር ኣይኮነን። እንተ ግን እቲ ብሰላም ክጥቀም ናይ ኣገልግሎት ናይ ወደብ ግን ካብ ቀደም እውን ኤርትራ ኣብየትና ኣላ። ስለዚ ንኣሜሪካ ደፋፊኡ ነተንካልኦት ሃገራት ኣብዚ ጉዳይ እዚ ክልቲኣተን ክሰምዓሉ ኣለዋ ዝብሎ ነገር የለን። ታሓንቲ ክከውን ትኽእል ንኢትዮጵያ ካብቲ ትወጣወጥዎ ዝበለኹም ናይ ቀይሕ ባሕሪ ይኹን ናይ ካልእ ጠጠው በሉ ተዓገሱ ኣብ ምባል ካብኡ ሓሊፎም ብዙሕ ኣጀንዳ ዝህልዎም ኣይመስለንን።
1: ተንታኒ ፖለቲካ ዓብዱራሕማን ሰይድ ኣቡሓሽም ኣዝየ መስግነካ
0: ክብረት ሒሙለይ።
1: ዝኸበርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም። ኣብ ጉጅለ ልኡኽ መሪሒው ኣብ ኤርትራ መብፃሕ ክካይድ ዝቐነየ ሚኒስትር ጉዳያት ወፃኢ ግብፂ ዝምድና ካይሮን ኣስመራን ዓብዪ ዓይነታዊ ገስጋስ ከም ዘመዝገበ ገሊፁ። ምስ መንግስታዊ ማእከናት ዜና ኤርትራ ስፍሕ ዝበለ ቃለ መሕትት ዘካየደ በድር ዓብ ደለጢ ኤርትራ ዓንዲ ማእከል ፀጥታን ምርግጋን ቀርኒ ኣፍሪካ ከም ዝኾነት ኢና ንሓስብ ብምባል ኤርትራ ኣብ ትሕቲ ልቦና ዝመልኦ መሪሕነት ፕሬዚደንት ኢሳያስ ዘመዝገበቶ ዓወት ነደንቐ ኢና ክብል ንኢዱ። ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ዳግም ተቐልቂሉ ዘሎ ሕማም ኢቦላ ዓለም ለኻዊ ስጋት ፈጢሩ። ዛጊት ብውሕዱ 100 ሰባት በቲ ሕማም ሞይቶም ከም ዘለዉ ሰብ መዚ ጥዕና ኣፍሪካ ሓቢሮም። ማእከል ቁፅፅርን ምክልኻልን ሕማማት ኣፍሪካ ከም ዝበሎ 395 ሰባት በቲ ቀታሊ ቫይረስ ተለኺፎም ክኾኑ ከም ዝኽእሉ ተጠርጢሩሎ። እቲ መልከፍቲ ናብ ጎረባብቲ ሃገራት ከይስፍሕፋሕ ስጋት ፈጢሩሎ። ኣብ መላእ ኬንያ ክካየድ ዝውዕለ ተቃውሞታት ንንግዳዊ ምንቅስቃሳት እቲ ሃገር ኣልሚስዎ ውዒሉ። እቲ ብቐንዱ ብወነንቲ ህዝባዊ መጓዓዝያ ዝተወደበ ኣድማ ብኣሽሓት ዝቁፀሩ ሰራሕተኛታትን ተምሃሮን ዝርከብዎም ሰባት ዓዲ ውዒል ክኾኑ ኣገዲዱ ይርከብ። ኣብ ርእሰ ከተማ ናይሮቢ ናዕበኛታት ጎደናታት ክዓፁን ጎማታት ክቃፅሉን ተረኣዮም። እቲ ተቃውሞታት ብሰንኪ ኣብ ቀረባ እዋን ዝተገብረ ወሰኽ ነዳዲ ዝተበገሰ ኮይኑ ዛጊት 4 ሰባት ሞይቶም ኣለዉ። ናብ ንቡር ኩነታት ጥዕንኡን ቁመናኡን ከይተመልሰ ዝፀንሐ ሚኒስትር ፀዓትን ማኣድን ዝነበረ ጀነራል ስብሓት ኤፍሬም ድሕሪ 8 ዓመት ንፈለማ ግዜ ኣብ ቴሌቭዥን ቀሪቡ። ጀነራል ስብሓት ኣብቲ ብሰንበት 17 ግንቦት ዝተፈነወ መበል 74 ክፋል ሰነዳዊ ፊልም ፈንቅል እዩ መብርሂ ክህብ ተራእዩ። ኣብቲ ነዊሕ ዝኸደ ክፋላት እቲ ሰነድ ብዛዕባ እቲ ከም ኣካል ስርሒት ፈንቅል ዝውሰድ ኣብ 1991 ዝተኻየደ ወፍሪ ደንካልያ ዝምልከት ድማ ኣዘንቲ እዩ። ኣብ መእተዊ ናይቲ ፊልም ኣገዳስነት ናይቲ ወፍሪ ኣመልኪቱ ካብ ናይ ቅድሚ ሕጂ ዝተወስደ ዝሃቦ ትንተና ስትራቴጂያዊ ኣገዳስነት ወፍሪ ደንከልያ ክገልጽ ይረአ እዩ። ንህሉ ኩነታት ጥዕንኡ ይኹን ሓፈሻዊ ቁመናኡ ዝፍለጥ ወግዓዊ ሓበሬታ እኳ እንተዘየለ ንቕድምን ድሕርን ማህረምቱ ዝነበረ ምስሊ ብምንፅጻር ግን ህሉ ኩነታቱ ክረአ ይከኣል። ኣብቲ ናይ መበል 74 ክፋል ቪድዮ ዝቐረበ መግለፂኡ ነቲ ቅድሚ 36 ዓመት ዝተገብረ ስርሒት ብዝርዝራት ክዝክሮን ክገልጾን ይረአ። የማነይቲ ኢዱ ግን ክትንቀሳቀስ ኣይተራእየትን። እቲ ሚኒስትር ፀዓትን ማእድን ዝነበረ ጀነራል ኣብ ታሕሳስ 2018 መንነቱ ብዘይተገልፀ ሰብ ኣብ መንበር ቤቱ ከቢድ መጥቃዕቲ ከም ዝወረዶ ብዝተፈላለየ ምንጭታት ተሰሚዑ ምንባሩ ይዝከር። መንግስቲ ኤርትራ ግን ወግዓዊ መግለፂ ይሃበን። ቢቢሲ ኣብቲ እዋን ካብ መንግስቲ ኤርትራ ሓበሬታ ንምርካብ ዝገበሩ ፃዕሪ ኣይሰመረን። ጀነራል ስብሓት ብዛዕባ ውልቃዊ ኩነታቱ ዝተዛረቦ የለን። ስብሓት ኤፍሬም ኣብ 1972 ናብ ህዝባዊ ግንባር

ዝተሰለፈ ሓደ ካብ ላዕለዎት መራሕቲ ሕዝባዊ ግንባር ሓርነት ኤርትራ ኮይኑ ኣባል ፖለቲካዊ ቤት ፅሕፈት ዝነበረ እዩ። ኣብ መጀመርታ ዓመታት ናፅነት ኤርትራ ከም ኣመሓዳሪ ከተማ ኣስመራን ሚኒስትር ጥዕናን ኮይኑ እውን ሰሪሑ ነይሩ። በዓል 4 ኮኸብ ጀነራል ስብሓት ካብ 1995 ክሳብ 2014 ሚኒስትር ምክልኻል ኮይኑ እውን ሰሪሑ። ድሕሪዚ ክሳብ እዋን ማህረምቲ ድማ ሚኒስትር ፀዓትን ማኣድንን ኮይኑ ኣገልጊሉ። ዝኸበርኩም ሰማዕትና ንሎሚ ዘደለውናልኩም ትሕዝቶ ነዚ ይመስል ነይሩ። ሰሰናዩ ኣብ ቤትኩም ይዕሰን።